0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልን ተከበራችሁ አድማጮቻችንም ደህና አደራችሁ መልካም ሳምንት ይሁንልን ይላል የለተው ለጧት ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ለቱ እንደብራውያን ዘመን አቆጣጠር ያዩም ዮም ሪሾን ዩድ ቤት በአቭ ሂታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ጁላይ 26 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 19 2018 ነው። የቴክኒክ ባለሙያችን ናቲ ብላንኬት ስቱዲዮ ተረኞች ወርቅነሽቴ ናይቸው ባይነን ስርጭታችን እንደተለመደው እስከ ጧቱ 7:30 ይቀጥላል። በዚያ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ ዜና ትንታኔ ጋዜጦች ለአንባቢያን ምን ይዘው ቀረው የሚለውን እንመለከታለን። በማከታተል የምስል ኩይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ያል ዜናውን በባልደርባይ ወርቅነሽ ሽቴ
1: አመሰግናለሁ። አይቸው አርእስተ ዜና። በይሁዳና ሰማርያ አካባቢ ውጥረቱ እንደተባባሰ ነው ተባለ። ከሚኒስትር ኢታማር ቤንግቪር መኖሪያ ቤት አቅራቢያ የወደቀው ራፋን በአካባቢው የሚኖር ታዳጊ የታዳጊ መሆኑን መከላከያ ሰራዊቱ አስታወቀ። በጀርመን ከተመሳሳይ ጾታ ጋር ፍቅርና ጋብቻን የሚመሰርተው ማህበረሰብ በሚያካሄደው የእግር ጉዞ ላይ በመኪና የመግጨት አደጋ ተከሰተ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወሰድ የነበረውን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? እነሆ የለተሁድ የጧት የከሰዓት ባለው ፕሮግራማችን ጀምሯል። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። ለቱ እንደ እብራን ዘመን አቆጣጠር የምርሾን ዩድ ቤት በአብ ታፍሽት ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁላይ 26 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 19 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኛ አስተናጋጆች ወርቅ ነሽቴና ሰጠኝ ዘመነንን። አድማጮቻችን በቅድሚያ ሰዓቱን ዜና ዛም ዘገባና ሳምንታዊ የውይይት ፕሮግራም እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅ ነሽቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርእስተ ዜና፣ መንግስት ተጣባቂ ወታደሮችን ባስቸኳይ ጥሪ ወይም ጻፍ ሽሞኔ አማራጭ በሶስት ወራት እንዲራዘም አደረገ። በይሁዳና ሰማርያ አካባቢ ውጥረቱ እንደቀጠለ ነው። በብሪታንያ ኢራን ያሰማችው ዛቻ ስጋት እንደማይፈጥርባቸው አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊወሰድ የነበረውን ሰፊ ጥቃት ማዘግየታቸው ተገለጸ። በአውሮፓ የተከሰተው የእሳት ቃጠሎ አሳሳቢነቱ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። መንግስት ተጠባባቂ ወታደሮችን በአስቸኳይ ጥሪ ወይም በጻፍ ሽሞኔ እንዲዘምቱ ያለውን አማራጭ በሶስት ወራት እንዲራዘም ማድረጉን አስታወቀ። የተጠባባቂ ወታደሮች ልዩ ጥሪ መራዘሙ በመከላከያ ሰራዊቱ ውስጥ ያለውን የሰው ኃይል እጥረት ከ280 ሺህ ወደ 240 ሺህ ዝቅ ሊያደርገው ይችላል ተብሏል። ውሳኔው በየሶስት ወሩ የሚጸድቅ መሆኑም ተገልጿል። በይሁዳና ሰማርያ አካባቢ ውጥረቱ እንደቀጠለ ነው ተባለ። የቱል ካራም አስተዳደር አብደላ ካሚል በይሁዳና ሰማርያ አካባቢ የሚጠብቅና የሚከላከሉ ኮሚቴዎችን ለማቋቋም ለፍልስጤማውያን ጥሪ ማቅረባቸው ተገልጿል። አብደላ ካሚል እንዳሉት በእስራኤል መከላከያ ሰራዊት በሚደገፉ በይሁዳና ሰማርያ የሚኖሩ ሰፋሪዎችን እየታገልን ነው። ለዚህም ሰፋሪዎች የፍልስጤማውያን መኖሪያ ሰፈሮችንና የተለያዩ ቦታዎችን ሲያጠቁ ወታደሮች ወዲያውኑ ደርሰው ጣልቃ ይገባሉ ብሏል። የቱል ካራም አስተዳደር አልአረቢ በተባለው ቴሌቪዥን ጣቢያ ባደረገው ቃለ መጠይቅ በሰፈራ ጣቢያዎች አካባቢ ከሚኖሩ ይሁዳውያን በፊት የእስራኤል መከላከያ ሰራዊት ወይም ወታደሮች ቀድመው ወደ ፍልስጤማውያን ሰፈሮች ይገባሉ ብሏል። የክነሴት አባል አቢሃይ ኦሮን በጠቅላይ ሚኒስትር ቢንያሚን ናታንያው በፓርቲው እንዲመደቡ ያቀረቡት አዳዲስ ሰዎች ቁጥር ከሌሎች ፓርቲዎች አንጻር ሲታይ አግባብ መሆኑን ገለጹ። የክነሴት አባል አቢሃይ ቦአሮን እንዳሉት ፓርቲውን ከማጠናከር አንጻር ለጠቅላይ ሚኒስትሩ እንዲገቡላቸው የጠየቁት አዳዲስ ሰዎች ቁጥር አግባብ ነው። በእስራኤል ማንኛውም የፓርቲ ሊቀመንበር ከ10 እስከ 25 አዳዲስ ሰዎችን በፓርቲው እንዲመደቡ ማድረግ ይቻላል። ይህም የተለመደ አሰራር ነው ብለዋል በካነረሽት ቤት ሬዲዮ በተደረገላቸው ቃለ መጠይቅ። በብሪታንያ ኢራን ያሰማችው ዛቻ ስጋት እንደማይፈጥርባቸው አስታወቁ። የብሪታንያው መከላከያ ሚኒስትር ዎስ ስትሪንግ ሀገራቸው ኢራንን በማጥቃቱ ሂደት እንዳልተሳተፈች ገልጸው እንግሊዝ የዜጎቿንና የሀገሯን ጥቅምና ደህንነት ለመጠበቅ ብቻ እንቅስቃሴ እንዳደረገች አስታውቀዋል። ከዚህ ጋር ተያይዘው ብሪታንያ ኢራን ለምትሰነዝረው ማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኗንም አስታውቃለች። የኢራን አብዮታዊ ዘብ ብሪታንያን ጨምሮ ለአሜሪካ ድጋፍ የሚያደርጉ የባህር ሰላጤው ሀገራት ላይ ጥቃት እንደሚያደርሱ መዛታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወሰድ የነበረውን ሰፊ ጥቃት ማዘግየታቸው ተገለጸ። ባሳለፍነው ሳምንት መጨረሻ ላይ አሜሪካ በኢራን ላይ ሰፊ ጥቃት ፈጽማለች የሚል ከፍተኛ ውጥረት ቢኖርም ፕሬዝዳንት ትራምፕ ግን አርብ ዕለት በተለያዩ ዘርፎች ቅርብ አማካሪያቸው ጋር ከተወያዩ በኋላ ጥቃቱን እንዲዘገይ ማድረጋቸው ተገልጿል። የአሜሪካ ጥምር መከላከያ ኃይል ኃላፊ በመካከለኛው ምስራቅ ባለፈው ጦርነት የተጠቀምንበት የአየር መቃወሚያ መሳሪያና ሚሳኤሎች ቁጥራቸው ይመናመናል ሲሉ ያሁኑ ሰፊ ጥቃት የማይመከር መሆኑን አስተውቀዋል። ሌሎች የፕሬዝዳንት ትራምፕ ቅርብ አማካሪዎቻቸው ደግሞ አሜሪካ ጥቃቱን አጠናክራ በሰፊው በትቀጥልም ኢራናውያን ግን ወደ ድርድር ሊመጡ አይችሉም፣ እንዲያውም በአቋማቸው የመጽናት እድሉ የሰፋ ነው ማለታቸው ተገልጿል። በአውሮፓ የተከሰተው የሰዓት ቃጠሎ አሳሳቢነቱ እንደቀጠለ ነው ተባለ። በፈረንሳይ ቦርዶ በተባለችው ከተማ ቃጠሎ እየተቃረበ ስለሆነ ህዝቡን ሙሉ በሙሉ ለማሸሸት እየታሰበበት መሆኑ ተገልጿል። በፈረንሳይ ደቡብ ምዕራብ አቅጣጫ በቃጠሎ ምክንያት እስካሁን 300 ሺህ የሚደርሱ ሰዎች አካባቢውን ለቀው ሸሽተዋል ተብሏል። በአካባቢው የተነሳው ቃጠሎ ከምንጊዜውም በላይ ከፍተኛ እንደሆነና ጭሱ አየሩን እንደበከለ ተገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቃጠሎው የወደመውን ግንባታ እንደገና እንመልሰዋለን ወይም እንሰራዋለን ማለታቸው ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን ይቀንሳል። በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና በሃይፋ 30፣ በቤርሸባ 33፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። አድማጮቻችን በዛሬው ዩት ፕሮግራም መሳተፍ ከፈልጋችሁ በቀጥታ ስልክ መስመራችን ደውሉልን። የተለመደው የስቱዲዮ ስልክ ቁጥራችንም 0723940555 ነው። ደውሉልን።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳን ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳን ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳን ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳን ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ ምንመለከትበት ሳል ላይ ደርሰናል። ሰጠኝ እንደምናራፍርክ
3: በደንብ ሰላም ላይ እንዴት ነሽ አንቺ?
2: አለን። እንዴት ነው ሳምንቱ መጨረሻ እንዴት ነበር?
3: ሙቀት ነው ትንሽ ግን ጥሩ ነው። ተፈርቶ ነበር አሜሪካ እንግዲህ በኢራን ላይ ጦርነቱን ታስፋፋለች የሚል ያም ደግሞ የተረጋጋበት ሁኔታ ነው ያለ።
2: አው አሜሪካ እንዳልከው እስኪ በወቅታዊ ዘገባችን ምን መለከቷለን። እንደው ከዛ በፊት ግን የሀገራችን ጉዳይ ስለሚቀድም በዮርዳንና ሰማሪያ አካባቢ የሽብር ጥቃቱ ያው ተጠናክሯል። ሰሞኑን ያለው ሁኔታ ሙጥረት የነገሰበት ሁኔታ ነው ያለ። እንዴት ነው እንዴት ይታያል?
3: አዎ የዮርዳንና ሰማሪያ ቀበሌ እንግዲህ እንደሚታወቀው ያው በመከላከያ ሰራዊቱ የሚስተዳደር ነው። ብዙ ፍልስጤማውያንም የሚኖርበት አካባቢ በመሆኑ የደህንነት ችግሮች አሉ። ባለፈው ሳምንት እንግዲህ እንደምናስተውሰው አንድ ፍልስጤማዊ መሳሪያ ቀምቶ የወሰደበት እርምጃ በጣም ያሳዝን ነው። ሰዎች የተገደሉበት የቆሰሉበትን ሁኔታ እናስተውሳለንና አሁንም ውጥረት እንዳለ ነው። በአካባቢው የበለጠ መከላከያ ሰራዊቱ ኃይል ያሰማራበት ሁኔታ አለ። አሁንም ግን በሌላው አካባቢ ያለውን ሁኔታ በማየት ፍልስጤማውያን የሽብር ጥቃት እንዲፈጽሙ በዛ አካባቢ በዮርዳን ላይ ችግር እንዲፈጥሩ የሚገፋፉ አካላት አሉ። ራሱ በዮርዳንና በፍልስጤማውያን መካከለም እንዲሁ የመበቃቀል ሁኔታ እናያለን በየጊዜው። በዛ አካባቢ ያው በዮርዳንና ሰማሪያ ብዙ ለሚሆነ ቦታ ስላለ ገበሬዎች የሚያለሙትን አንዳንዴ ፍልስጤማውያንን ወይራ ዘይት የሚነቅሉም አሉ። የዮርዳንንም እንደዚሁ እና መኪና የሚያቃጥሏሉ። ይሄ እየተጨመረ በአካባቢው ውጥረት የፈጠረበት ሁኔታ አለ። የግድ የመከላከያ ሰራዊቱ እንዲህ ሽብር ጥቃትን ለማስቀረት የበለጠ ኃይል ያሰማራል ተብሎ ነው የሚጠበቀው። እስካሁንም እንግዲህ እንዳጠናከረ ነው። ግን ያው የተለመደ ነው፣ ኃይልም ቢጠናከር በአካባቢው አብረው የሚኖሩ ሰዎችን ማስቆም ማትችበት ሁኔታ አለና ምናልባት ያንን አካባቢ አሁን ወደ እስራኤል ግዛት አጠቃሎ ያንን ደህንነቱን የበለጠ የማስከበር ሁኔታ ቢኖር የተሻለ ነው የሚሉ አካላት አሉ። ያ ደግሞ ከፍልስጤማውያን ሀገር የመመስረት አንጻር ደግሞ የሚቃወሙ አሉ። በአጠቃላይ ግን ያው ሽብር ጥቃት በእስራኤል ብዙ ጉዳት እያደረሰ ነው። ዛሬ ሰላም ነው ስንል እንደምታስታውሸው አርብ ዕለት የአራት ዓመት ልጅ ሲገኝ ደስታ እየተገለጸ በነበረበት ጊዜ በጎን ደግሞ የሰዎች ሕይወት የጠፋበትን ሁኔታ እናያለንና አስቸጋሪ ነው። ጨምሬው ካለ

0: ቸጋሪ ነው። በዮርዳኖስና ሰማሪያ አካባቢ ያለው ሁኔታ በጣም ከባድ ነው። ያው እስራኤላውያንም ፍልስጤማውያንም አንድ ላይ የሚኖርበት አካባቢ ስለሆነ ይህን ጥቃትና የሽብር ጥቃት በቀላሉ ለመቆጣጠር ከባድ የሆነበት ሁኔታ አለ። እንግዲህ ለበርካታ ዓመታት አብሮ የዘለቀ ነው እንግዲህ ከህዝብ እስራኤል ጋር። አሁን ደግሞ የባሰ ነው የሆነ እንዳለ የሚገለጸው። የይሁዳውያን ሰፈራዎችን ለማስፋፋትና ለማቋቋም ወደ ፍልስጤማውያን ሰፈር ይገባሉ። በኃይልም ጥቃት እያደረሱ እንደሆነ ብዙ ጊዜ በመገናኛ አውታሮች ይሰማል። አሁን ደግሞ ፍልስጤማውያን ያው እንግዲህ ከመጡ ያው ገለን እንሞታለን አይነት ነገር ነው። በቀደም እንዳየ ነው እንዳልከው ከእስራኤላዊ ነው መከላከያ ጦር መሳሪያ ነጥቃን ጥቃት ያደረሱት። ከዛ በኋላ ደግሞ ሌላ በሄብሮን አካባቢ ረፍት ላይ የነበረ የመከላከያ ሰራዊቱ አባል በድንጋይ ራሱን ላይ ካቆሰሉት በኋላ ከመቱት በኋላ መዳከሙን አይተው መሳሪያውን ነጥቀው እንደተሰወሩ ነው እንግዲህ ፍልስጤማውያን በዛ አካባቢ የሚነገረው። እና አደጋው እየተባባሰ የከፋ እየመሰለ ይሄዳል እንግዲህ እስራኤላውያን መከላከያ ሰራዊቱ አገር አማን ብለው ሲሄዱ በገዛ ጦር መሳሪያቸው እየተነጠቀ ነው ጉዳት እየደረሰ ያለው። አሁን ባለው ሁኔታና ከፍተኛ ጥንቃቄና እንደው በንቃት ነገሮችን መከታተል የሚያስፈልግበት ሁኔታ ነው ያለ። አዲስ ነገር ባይሆንም ግን እየከፋ የመጣበት ሁኔታ ነው ያለው።
1: ልክ ነሽ። አሁን ለምሳሌ አርብ ዕለት እነዚህ እስራኤላውያን ጉብኝት ሲያደርጉ ቴል በተባለችው በሸኼም አካባቢ በምትገኝ ከተማ ትንሽ ከተማ ጉብኝት ሲያደርጉ ለመከላከያ ሰራዊቱ አላስታወቁም። እና ቢያስታውቁ ኖሮ የደህንነት ጥበቃ ይካሄድ ነበር፣ በየት አካባቢ መሄድ እንዳለባቸው ይነግሯቸው ነበር። እና የበለጠ መከላከያ ሰራዊቱ አካባቢውን ያውቀዋል። እና አንዳንዴም እንግዲህ በጥላቻ መተያየት ቢቀር ጥሩ ነው የሚል እምነት አለን። ምክንያቱም በጥላቻ የሚተያዩ ከሆነ ችግር ነው፣ ውጥረቱ እንደቀጠለ ነው። እንግዲህ የሚሆነውን በቀጣይ ደግሞ እናያለን። ወደ ሌላው ርዕሰ ጉዳይ ስናልፍ እንግዲህ የእስራኤል ክኔሴት እየተቃረበ ነው። 3 ወር የሚሆን ጊዜ ነው ያለ። እንዴት ነው የፓርቲዎች ዝግጅት?
0: የፓርቲዎች ዝግጅት እንግዲህ ቅድመ ምርጫ የሚያካሄዱት ያካሄዱም አሉ፣ ለማካሄድ ዝግጅት ላይ ያሉም አሉ። ዝግጅቱ አለ። በሚካሄደው ቅድመ ጥናትም እንግዲህ ማን ከማን ይበልጣል የሚለው እየታየ ነው። መቼም ይሄ አንዳንዴ ምርጫ ላይ ብዙ ጊዜ ሲሰራ አናይም ቅድመ ጥናቱ እንጂ። አሁን ባለው ሁኔታ ነጋዴ የጋዴ የዘንኩት ፓርቲ በቁጥር እየመራ እንደሆነ ይነገራል። ብዙ ሀሳቦች እየተነሱ ነው። በነገራችን ላይ ፓርቲ ስልጣን ቢይዝ ምን ይሆናል፣ እስራኤል ጣፋንታ ምን ይሆናል የሚል ሀሳብም እየተነሳ ነው። የነ ቤኔት ፓርቲ ተከታይ እንደሆነ እየተነገረ ነው። በእርግጥ የሊኩድ ፓርቲም እንደው ከየጋዲ የዘንኩት ፓርቲ እንዴት በቁጥር ሊበልጠው ይችላል የሚለው ጥያቄ ሲነሳ ነው እንጂ ቁጥሩ አሁንም እንዳለ ከፍተኛ እንደሆነ ነው ያለው። እንግዲህ ከቅድመ ምርጫው ናታንያው ደግሞ 8 አዳዲስ ሰዎች እንዲገቡ ጠይቀዋል። ያለ ምርጫ ለቅድመ ምርጫ እንግዲህ የፓርቲዎች የተለመደ አሰራር ነው። ይህም አባላቱ እየደገፉት ነው የሚገኘው። በአንድ በኩል ተቃውሞ አለ። አዎ ተቃውሞም አለ። እነሱ ሲገቡ ምንም ጥያቄ የለውም። እንግዲህ 8 ቦታ ሲያዝ ምናልባት ወደ ክነሴት ሊገባ የሚችል የተወሰነ ነባር አባላት ከአንድ በላይ ሊሆን ይችላል፣ 2-3 ላይገቡ የሚችሉበት አጋጣሚ ሊፈጠር ይችላል ሲገፉና በእርግጥ እንግዲህ ስልጣን ከያዘ ፓርቲው እንደሚታወቀው የኖርዌይ ወይም ሆክ ኖርቫጊ ኖርቬጊ የኖርዌይ ህግ የሚባል አለ። የክነሴት አባላት ቦታ እየለቀቁ ያው ተጠባባቂዎች የሚገቡበት ሁኔታ አለ። ሚኒስተሮች አዎ፣ ሚኒስተር ከሆነ ሚኒስተርና ስልጣን ከያዙ ያው በእነሱ ቦታ እንዲገባ የማድረግ ሁኔታ አለ። በዛ መንገድ ይገባሉ እንጂ የማይገቡበት እድል ሰፊ ሊሆን ይችላል። ነባር አባላት ይሄ ተቃውሞ እያስነሳ ቅሬታ እያስነሳ ቢሆንም ደግሞ የሚደግፉም አሉ። በዚህ ሁኔታ እየሄደ ነው። እንግዲህ ያለው ጊዜ ውስን ነው። በሰፊ እንወያይበታለን። እኛ ማህበረሰብ አንጻር
1: የተለያዩ ፓርቲዎች አሉ። ማንኛው ውጤታማ ይሆናል የሚለውን ያው እንግዲህ በምርጫው ቀን ቢታይም፣ አሁን ቅድመ ሁኔታዎች እንግዲህ እንደገለጽሽው የአሻር ፓርቲ፣ የሊኩድ ፓርቲ፣ ባያኸድ የተሰኙት ፓርቲዎች እና የተመሳሰሉት እየመሩ ያሉበትን ሁኔታ ተመልክተናል። እያንዳንዱ ፓርቲም ያዋጣኛል የሚለውን አዳዲስ ሰው ለማስገባት ጥረት እያደረገ ነው። የእኛንም ህብረተሰብ ወክለው እየገቡ ያሉ የተለያዩ አካላት አሉ። እነሱንም ይሁን እንግዲህ ምርጫው እየቀረበ ሲሄድ ሚዛናዊ በሆነ መልኩ እናስገባለን፣ እነጋግራቸዋለን። እና ጥሩ ነው እንግዲህ ምርጫ ጥሩ ነው። እንዳይጭበረበር፣ ሰላም እንዲጠበቅ፣ የውጭ አካላት በዘመናዊ ቴክኖሎጂዎች ችግር እንዳይፈጥሩ ጥንቃቄ መደረግ አለበት ተብሏል። ያው የተለመደ ነው። እስራኤል እንግዲህ አብዛኛውን ጊዜ ከተቋቋመች አንስቶ በሰላማዊ መንገድ ስለምታካሄድ አሁንም ሰላማዊ ሆኖ ይጨረሳል ብለን ነው ተስፋ የምናደርገው።
0: ተስፋ እናደርጋለን። ሌላው እንግዲህ አካባቢያችን አሁንም በአካባቢያችን ከባድ ውጥረት እንደነገሰ እንዲቀጥል ያደረጉ የአሜሪካና የኢራን ግጭት እንደቀጠለ ነው። ትራምፕ ደግሞ በአሳለፍነው ሌሊት ሐሳባቸውን ቀይረው በኢራን ላይ የታሰበው ጥቃት እንዲዘገይ ያደረጉ ሲባል ሰምተናልና እንደው ሰጠኝ እንዴት ነው ይሄ ጉዳይ?
1: ይሄ መሰለኝ ኢራኖችን የልብ ልብ የሰጣቸው መጀመሪያ አትፈክሪ ከፈከሩ እናደርጋለን ካሉ ማድረግ ነው። ካልሆነ ግን ለኢራኖች የልብ ልብ ነው የሚሰጥ ብዬ ነው ማስበው። እርግጥ አሜሪካ ራሷ አስተያየት ሊኖራት ይችላል ከምን አንጻር ነው ጀነራሎች ጋር እንግዲህ ፕሬዝዳንት ትራምፕ መከረው ነው ይሄንን ጉዳይ ለጊዜው ያዘገዩት የተባለው በኢራን ላይ ሰፊ የሆነ ወታደራዊ ጥቃት ለመፈጸም አቅደው የነበሩትና አንዳንዴ ግን ይሄ ኢራንን ወደ ሰላም ወይም ደግሞ ወደ ክብ ጠረጴዛ የሚያመጣ ሳይሆን የበለጠ የልብ ልብ የሚሰጣት ነው። ምንም ነገር አሁን ካቋማ ፍንክች አላለችም። አሜሪካ የፈለገውን ብታስፈራራም በመካከለኛው ምስራቅ ያሉ ሀገራትን ጉዳት ሊያደርስ ይችላል ከሚል አንጻር ነው ብለዋል። ጦርነት ከገጠሙ በኋላ ኢራን እያስፈራራች እየዛተች ያለውን ለአሜሪካ የሚያግዙ የሚረዱ እዛ አካባቢ እንቅስቃሴ የሚያደርጉት ሁሉ አጠቃለሁ ብላለች። እንዲያውም ይሄ በኢራናውያን የሚታየው ምንድን ነው? የእኛ ዛቻ ማስፈራሪያ ተግባር ላይ ዋለ የሚል እሳቤ እንዲያመጡ ነው የሚያደርግ እና በአሜሪካው ፕሬዚዳንት ዶናልድ ትራምፕ ያካሄድ ችግር ያለ መስሎ ይታየኛል። ጦርነት ነው፣ ጦርነት ከገጠምሽ በኋላ አንዴ አጠቃችኋለሁ አንዴ ተዋችኋለሁ እያሉ ማስፈራራት ትክክል መስሎ አይታየኝም። እስራኤልም ተዘጋጅታለች ሲባል ነበር። በተለይ ይህን አርብና ቅዳሜ ጦርነቱ ይታደሳል ተብሎ ተሰግቶ የነበረው የተረጋጋበት ሁኔታ አለ። ምናልባት ተረጋግቶ በሰላም የሚያልቅ ቢሆን ጥሩ ነው፣ ግን በሰላም የሚያልቅ መስሎ አይታየኝም። እንግዲህ በየጊዜው እኛ ከማቅረብ ውጭ ሌላ የለንም። ምጨምሬው ካለ ወርቅነሽ?
0: ብዙ ምጨምረው ነገር የለም። እንደው ምንድን ነው ግን አሁን አርብ ለቅዳሜ ሌሊት አጥቢያ ሌሊት ነው ኢራን ትደበድባለች ተብሎ የነበረው እና ከፍተኛ ጥቃት ይኖራል ተብሎ ተሰግቶ ነበር። እኔ ሊሆን እንደማይችል ገምቼ ነበር። ለምን ብትል ሰጠኝ፣ አሜሪካ ኢራንን ስደበድብ ከዚህ በፊት አውጃ አይደለም መጣሁ ይህን ያህል ጥቃት ላደርስ ነኝ ብላ ሳይሆን በተለይ ከእስራኤል ጋር በጋራ ባደረጉት ጥቃት ድንገት የማስጠንቀቂያ ደወል ሲደወል ነው ያወቅንና የሰማን። ስንነቃ ያው እስራኤል መልእክት ማስጠንቀቂያ እያስተላለፈች ለዜጎቿ መሆኑን አየን። ኢራን ላይ ጥቃት እየፈጸምን ነው ተጠንቀቁ የሚል መልእክት እና በቀደም ግን በቃ አሁን እስራኤል ልትሳተፍ ነው አሜሪካ ልታደርግ ነው ሲባል ከመቼ ወዲህ ነው እንደዚህ በይፋ ታውጆ በኢራን ላይ እርምጃ የተወሰደው የሚለው ጥርጣሬ ነበር። እንግዲህ አሜሪካ እንደተባለው ከራሷ ጥቅም አንጻርም ሊሆን ይችላል። ቀላል አይደለም ይህን ያህል አገር ተጉዞ እንዲህ አይነት ሰፊ ጥቃት ማድረስ። አሜሪካ ሁና ነው እንጂ እንደተባለው እንደ ማንኛውም ሀገር የሚችለው አይደለም። ወጪውን ምኑ ስታይ ግን አሁንም ድረስ በእስራኤል ራሱ አየር ላይ ነዳጅ የሚሞሉ በርካታ ጀት አውሮፕላኖች የአሜሪካ ዘመናዊ አውሮፕላኖች እስራኤል ውስጥ እንደገቡ ነው የሚነገረው። የጦር መሳሪያ ማጓጓዙ ሂደት ሁሉም እንዳለ ነው እና እንግዲህ እንደሰማነው ሰምተነዋል። እንዳልከው የቀረበውን መረጃ ግን እውነት ሊሆን ይችላል ወይ ውለን አድረን ምናልባት እንግዲህ ባልተጠበቀ ጊዜ በኢራን ላይ ጥቃት ካልደረሰ ነው እውነት መሆኑን የምናውቀው። ጠቅላይ ሚኒስትሩም ወደ አሜሪካ እንደሚሄዱ ተገልጿል። ማክሰኞ
1: ምናልባት ለዛ ሊሆን
0: ይገናኛሉ ተብሏል ከትራምፕ ጋር። አዎ ነገ ነው ይሄዳሉ ተብሎ የሚጠበቀው። እንግዲህ ያለውን እንግዲህ መረጃ የቀረበውን ሰምተናል። እውነት ይሆናል ወይ እናየዋለን።
1: ጥሩ እንግዲህ ያለውን እናያለን። እንግዲህ አድማጮቻችን፣ ወደ አድማጮች ውይይት ነው የምናልፈው። በድጋሚ ስልክ ቁጥራችን 0723 940 5555 ደውሉልን፣ እንቀበላለን።

0: ሊወርቅነሽ ወደ ውይይት ነው ምናልፈው በስልክ መስመራችን ቀድሞ ባልደረባችን አቶ አብርሃም ይርዳይ ይገኛል። እንግዲህ ባለፈው ይሄ ሰላማዊ ሰልፍ ነበረ። በሰላማዊ ሰልፉ የተለያዩ ሐሳቦች ተነስተዋል። ጋሻ አብርሃምም ያነሳቸው ሐሳቦች በህብረተሰቡ ብዙ ጥያቄ አስነስተዋልና በዚህ ጉዳይ እሱ ምላሽ እንሰጠዋለን ስላለን እሱን እናናግራለን። ጋሻ አብርሃም እንዴት ዋልክ?
1: ለምን ዋላችሁ?
2: እንዴት ነህ ጋሻ አብርሃም? ሸባቶብ መልካም ሳምንት።
1: ሸባቶብ ደምን ናችሁ?
2: አለን ክብሩ ይስፋ። ጥሩ። እንግዲህ ያው በተቃውሞ ሰልፉ ላይ ባሰማው ንግግር ምክንያት አሁን እንደምታውቀው ሐሳቦች እየተነሱ ነው፣ የተለያዩ ሐሳቦች እናሰማው። የተናገርከውን ነገር ባጭሩ
1: ጊዜ ያላችሁ
2: አንድ ደቂቃ ይሞላል፣ ባጭሩ ነው ሁሉን አይደለም።
0: እሱን ካሰማን በኋላ ለምን ልትል እንደቻል
2: አንተ ማብራሪያ ትሰጣለህ እዛ በኋላ።
3: ሃይማኖታችን እያበላሹ ልጆቻችን እያበላሹ ያሉት በማታለል በማጭበርበር ከኢትዮጵያ ወደዚህ ሀገር የመጡ ናቸው። ብዙ ችግር ነው ያለ፣ ብዙ ሚስዮን አለ፣ ብዙ ካት አለ። ግን እኔ ዋናው እማየው ችግሩ ትልቁ ችግር ከኢትዮጵያ ፈለስቡራ ዘር አለን የእስራኤል ዘር አለን እያሉ በአስር ሺዎች የሚቆጠሩ በዚህ 30 ዓመት ውስጥ መጥተዋል። 74-75 ሺህ ህዝብ መጥቷል። የኢትዮጵያ ቤተ እስራኤል ከጠቅላላ ኢትዮጵያ የመጣው 30 ሺህ ነው። 30 ሺህ ብቻ ነው የመጣል። ከሰባዎቹ ጀምሮ ምሽኖታ ሽብኤም እስካሁን ድረስ 30 ሺህ የኢትዮጵያ ቤተ እስራኤል ተገኝቷል፣ መጥቷል። ከዛ በላይ የመጡት 75 ሺህ አልተመረመሩም። ሃይማኖታችን እያበላሹ ልጆቻችን እያበላሹ ያሉት በማታለል በማጭበርበር ከኢትዮጵያ ወደዚህ ሀገር የመጡ ናቸው።
0: እንግዲህ ጋሻ አብርሃም ከተቃውሞ ሰልፍ ያሰማው ይህ ነው እና ይህን ልትልበት የቻልከው ምክንያት ምንድን ነው? በተለይ 75 ሺህ ህዝብን ያክል እንዲህ ልትናገርበት የቻልከው ምክንያት ምንድን ነው?
1: ያው ቁጥሩ 30 ሺህ እና 75 ሺህ የተባለ የተያልኩት ለማነጻጸር ያህል ነው። ምን ያህል ከኢትዮጵያ ቤተ እስራኤል ወደዚህ ሀገር እንደመጡና ከዛ በኋላም በፈለስ ሙራ መምጣት ከጀመሩ ምን ያህል ሰዎች እንደመጡ ለማነጻጸር ያህል ነው። እና እናንተ በእናንተ ሬዲዮ እየሰማ ያለው በሌላም 30 ሺህ ብቻ ነው ይሁዲ እስራኤል እንጂ 75 ሺህ ይሁዲ አይደለም ብሎ ተናግሯል ነው እየተባለ ያለው። ያልወጣኝም ቆይ ያልወጣኝም ባፌ ወጥቶኝም አያውቁም አላልኩም። እኔ ያልኩት እነዚህ 75 ሺህ ወይም 70 ሺህ የሚሆኑት የመጡት በመንግስት ሳይመረመሩ በሚስራ ዳፒኒም ሳይመረመሩ በኢትዮጵያ ቤተ እስራኤል በቄሶች በሽማግሌዎች ሳይመረመሩ የመጡ ናቸው። እና ከነዚህ ውስጥ ብዙ የእኛ ዘር የሌላቸው የፈለስሙራ ዘር የእኛ ዘር የሌላቸው መጥተዋል። መምጣታቸው በጉቦ በውሸት በማታለል ነው። የመጡት ደግሞ መምጣት በሚገባቸው ቦታ ነው። እዛ ሁልጊዜ የሚባለው 20 ዓመት 30 ዓመት 15 ዓመት እየጠበቁ ያሉት ዘር የእኛ ዘር የኢትዮጵያ እስራኤል ዘር ያላቸው እያሉ ብዙ በጉቦ በማታለል ሌሎች መጥተዋል ነው። እንግዲህ መጥተዋል ነው። አሁን ጠዋትም ሰምቻችኋለሁ ትንሽ። እኔ 30 ሺህ ብቻ ነው ይሁዲ አላልኩም።
0: አንግግር እኮ ጋሻ አብርሃም አንግግር እኮ ማን አመጣቸው? ይህ 75 ሺውን ሰው ያመጣው በህጋዊ መልኩ መንግስት ነው። መንግስት ካመጣ የአሰራር ችግር ካለ ከሌ በህጋዊ መልኩ አልመጣም ከሌ ብለ አጣርቶ መሄድ የሚቻል በአንድ ላይ ሆኖ እንደዚህ አልተጣሩም ባል ማን አመጣ? በአውሮፕላን ሰዎች ሲመጡ አጣርቶ የሚመለከተው ክፍል ሚስራድ አፕኒምም ሚስራድ ክሊታም የተለያዩ አካላት አጣርተው ከሌ ይሄዳል ከሌ ሄደም ቢለው ነው የሚያመጡ አይደለም እንዴት ማን በግለሰብ ደረጃ መጣቸው አካል አለ ወይ ነው
1: እሱ አይደለም ጥያቄው እኛ ያለ ነው በመንግስት አተመረመሩ መንግስት ናቸው እነዚህ ናቸው ተብሎ ከተሰጠው በኋላ በድርጅቶቹ በድርጅት ነው የመጡ ያሉት ብዙ ዘመን በመንግስት አይደሉም መንግስት እነዚህ ይሄን ያህል ዘመን እየጠበቁ ነው ተሸግረዋል ተረበዋል ተጠምተዋል እየተባለ መንግስት ከዚህ ሰላማዊ ሰልፍ እየተደረገ የእስራኤል ስም በባዕድ ሀገር ስም እየጠፋ በዛ ምክንያት በፖለቲካ መንግስት ጫና እየተደረገበት እያመጣ ነው ግን በመንግስት ተፈትሽ ተመርብረዋል ማለት አይደለም ይሄ የምንለው ዛሬ ብቻ አይደለም ሁሉ ጊዜ ነው እኔ ግን ዋናው ነገር እምላችሁ ምንድን መሰላችሁ ይሄ የምለው የኛ ዘር የኢትዮጵያ የእስራኤል ዘር ያለው ይምጣ ነው አይምጣ ሲል ሰምታችሁኝ አታውቁም የእስራኤል ዘር ያለው ይምጣ ጋቢ ወርቁ የኔ ስም እያነሳ ብዙ ስም እያጠፋ ነው ከአሁን በፊትም ዛሬም እና እሱ ንግድ ጀምሯል በፖለቲካ ሊሄድ ነኝ ብሎ በእነሱ እየነገደ ነው እሱ የኔ ቆይ እኔ
0: በእኛ ሬዲዮ ቀርቧል ተናገረም በግሉ ለሚናገረው
1: ልንገር እሱ በእውነት የእስራኤል ዘር ያላቸው እንዲመጡ የሚደግፍ ከሆነ አይ የእስራኤል ዘር ያላቸው ብቻ ያምጡ ሌሎች ናቸው እየመጡ ያሉ ለዘመናት ያህል ሌሎች ናቸው እየመጡ ያሉ በእነሱ ፈንታ በእነሱ ቦታ ብሎ መናገር አለበት የኔ ንግግር ወስዶ አረ አብርሃም ይርዳይማ 30 ሺህ ይሁዲ ብቻ ነው ያለ ከዛ በተቀረ ይሁዲ አይደለም ብሏል መቼ ወጣኝ ይሄ ነገር
2: ባለው
1: ተውቅም ወይዘሮ ወርቅነሽም ጧትም ሰምቼሻለሁ ብል እንደዚህ ብሏል ብለሻል
2: እኔ አይደለም ያልኩት ጋሻብራም አሁን የሰማው እንደዛ አይልም የሰማው ንግግር አክላታውን አሁን ያሰማነው እኮ ለዛ ነው ሰው ሳይሆን ምናልባት ጋሻብራም ይሄን ለመናገር ፈልጌ ነው እንደዚህ አይደለም ማለት ትችላለህ ግን የሰማነው ንግግር እንደዛ ነው 74-75% የሚሆነው ሳይመረመር ነው የመጣ 30 ሺህ የሚሆነው ግን 30% ብቻ ነው ይሁዲ በሽኖታ ሽቪም በሰዎች አመተ ምረት የመጣው ስትል እንግዲህ በርግጥ ያሰራር ቢሮክራሲያዊ አሰራር ይኖራል ከዚህ ሀገር መጥቶም እንዳልከው በሃይማኖቱ ዛናዚ የሚረግጠውን እኮ ማንኛውም ህዝብ ይደግፋል ብየኔ አላምንም ልጆቹ ወዳል ተፈልጋ አቅጣጫ የሚወስድበትን ሰላማዊ ሰልፍ የተወጣበት አላማው ልክ ሊሆን ይችላል ችግሩ የተላለፈው መልክትና የነበረው ሽኩቻ ነው ችግር እየፈጠረ ያለውና ምናልባት እንዲህ ለማለት ፈልጌ እንጂ እንዲህ አይደለም ይለው ማብራሪያ ብትሰጥበት ይሻል ይሆናል እንጂ ጋሽ አብርሃም የተባለውንማ ቆይ እየሰማን ነው
1: አሁን የሰማሁት እነዛ ሃይማኖታቸው የኛ ዘር ያልሆኑ የሚሰሩት ነው አሁን ሁልጊዜ የምናገረው ፈለስሙራ የኛ ዘር የሆነ የሚደግፍና የሚረዳ ነው አሁን እየተቃወሙ ያሉት ፈለስሙራ አይደሉም እርግጠኛ ነኝ ለምን በእነሱ በዘመዶቻቸው ፈንታ ቦታ ሌላ ነው እየመጣ ያለው ለዘመናት እያዩ ነው ይሄ መቃወም አለባቸው እነሱ እየደገፍኩ ነው እኔ
0: ለምንድን ነው ሳይልኩ የህግ ሀገር ናት ጋሽ አብርሃም የህግ ሀገር እስከሆነሽ ድረስ ህጋዊ ባልሆነ መልኩ መጥቷል የተባለውን ፍርድ ቤት ማድረስ ይቻላል ግን በአጠቃላይ ህብረተሰቡን ባንድ ላይ እንደዚህ ነው ማለቱ ተገቢነት አለው አንተ አሁን ጋዜጠኛ ነህ መረጃ ስትሰራ የነበርክነ መጻፍ የጻፍክነ አዋቂ ነህ እና ባንተ አስተያየት እንደዚህ ባንድ ላይ እንደዚህ ናቸው በፊት የመጣው
1: አይደለም ከሰባዎቹ 60 በመቶ የእስራኤል ዘር የላቸውም እያለ በኢየሩሳሌም የሚገኝ የስታቲስቲክስ ማዕከል በየአመቱ ያወጣል 60 በመቶ ከሆነ የእስራኤል ዘር የሌላቸው 40 በመቶ የእስራኤል ዘር አላቸው ማለት ነው 40 በመቶ እነዛ ፈለስሙራ ተብለው የሚጠሩት እነሱ ናቸው ማለት ነው እነሱ ከሆኑ የኛ ዘር የይሁዲ ዘር ናቸው ማለት ነው አይደሉም የተባሉት እነዛ በማጭበርበር በማታለል በገንዘብ በጉቦ የሚመጡት ናቸው ይሄ ነው ትክክሉ አነጋገሩ ተማለ ይሄን ደሞ ለእናንተ በተለይ ለሰጠኝና ለወይዘሮ ወርቅነሽ ከጥቂት አመታት አለ ብዙ አመታት ነው እኔ እንዴት እንደደገፍኩ ፈለስሙራ እንዲመጡ ወደዚህ ሀገር እንዲመጡ የሚል ደብዳቤ ድሮ የጻፍኩት ለመንግስት የጻፍኩት ለከላችኋለሁ እናንተ ሁላችሁ ታውቁኛላችሁ የሻያው ባለፈውም ተናግሯል አንተ የምትናገረው ሁሉ ትክክል ነው ቀኝ ግራ አልትልም ያ ተቃውሞ አታውቅም ብሎኛል አሁን ህዝቡ እየሰማ ያለው ያበላሹ እኔ ያላልኩት ያላሰብኩት ነው 30 ሺህ ኢትዮጵያ በእስራኤል መጥቷል 30 ሺህ መጥቷል የቀሩት ከነዚህ ውስጥ ዘራ እስራኤል ሆነ ያለ አይመስለኝም እና የተናገርኩት በበከሻ በትክክል ተናገሩት
0: በህብረተሰብ ሳይሆን ይኸው ለጋሻ አብርሃም እኛም አሁን ለምሳሌ ኢትዮጵያ እየተጠበቁ ያሉ ከ20 አመት 30 አመት በላይ እየተጠበቁ ያሉ በጎንደር በአዲስ አበባ በትግራይ ብዙ ሰዎች አሉ እነሱ እየተጠበቁ ሌላ ይመጣል የሚባለውን እኛም እንቃወመው ነው ግን አሁን ህብረተሰቡ አብርሃም ይርዳይ 70 ሺህ በላይ የሚሆኑት በእስራኤሎች አይደሉም ብለውናል ብለው ቅራኔ ውስጥ የገቡ ሰዎች አሉ።
1: አሁን ባሰማችሁኝ ይያለው ደዛ
0: አሁን ግልጽ እኮ ነው ንግግሩና ለነዚህ ሰዎች ምን ትላላሁን ለአድማጮቻችን
1: እኔ የምላቸው እንደዚህ የሚል ቃል አልወጣኝም ከ75000 ውስጥ 40 በመቶ የእስራኤል ዘር ያላቸው ናቸው 60 በመቶ መንግስት እንደሚያስታውቀው በየአመቱ 60 በመቶ ሳይመረመሩ ሌላ ዘር ናቸው የእስራኤል ዘር የላቸው ይሄ ነው መላቸው
2: ከምቼ ጀምሮ ጋሻ አብርሃም እንደሆን ግልጽ መታደርከው ሰው በተራዘመ ቁጥር እንዳልከው እዚ ላይ ግልጽ ማድረግ ያለብን ለመምጣት እንዳልከው ቢመጣው ቀርቶ ማይመጣው የሚባለው በተራዘመ ቁጥር እዛ ሲወልድ ሲዋለድ ምናልባት በእስራኤል የሆነ ሰው ዘር ያለበት ዘር የሌለበት ያገባና ይወልዳል አማራጭ ለ መንግስት አብሮ ይመጣልና አንዳንዴ አይ ሚስት ወይ ባል የእስራኤል ዘር የለባችሁ የላቸውም ባል ግን አለው ብሎ ሊጽፍ ይችላል ይሄ ማለት ግን አሊያው የማመጣጡ ትክክል አይደለም ምርመራ አልተደረገበትም ማለት ነው ብያላምንም እና አምስራዳ ክሊታ አምስራዳ ፕኒ መንግስት ውሳኔ ያስተላለፈ እንግዲህ ትልልቅ የመንግስት ባለስልጣና አካላትና መስሪያ ቤቶች ተሳስተዋል ማለት ይቻላል አሁን ባንታ አገላለጽ
1: ቆይ አቶ አብርሃም ንጉሴና አራም ምናኸም ባልድማን በአለም በሚያካሄዱት ፕሮፓጋንዳና የእስራኤል ስም በማጥፋት የእስራኤል መንግስት የእስራኤል ህዝብ ስም በማጥፋት ጥቁሮች ስለሆኑ እስራኤል አታመጣቸውም ይያሉ ስለሚያጠፉ በዚህ በተጽኖ የእስራኤል መንግስት ካቀረቡለት በኋላ አምጥቷል ለሱም እኮ ነው የምንቃወመው እኛኮ ለእስራኤል መንግስትም ነው የምንቃወመው ለምን የመመርመር ስልጣን ያለው ራባኑት ሚስራዳ ፒዲም ከኛ ከኢትዮጵያ በእስራኤል አዛውንት ቄሶች ሽማግሌዎች ለምን ተውጣተው አይመረመሩም የኛ ዘር ያለው ተብሎ ይምጣ ነው ምለው ሁልጊዜ አይምጣ አላልኩም 70 ደግሞ በድፍኑ አይደለም አላልኩት ከ70 ውስጥ 60 በመቶ የኛ ዘር የለው የእስራኤል ዘር የለውም ብሎ መንግስት በየአመቱ ያወጣል ይሄ ውሸት ነው ሀቅ ነው በሉት እናንተም ታውቁታላችሁ ሪፖርቱ እና የኔ ቃል እየወሰዱ በውሸት እየዋሹ ያስተላልፉታል ጋቢ ወርቁ የሚባል በእኛ መስመር
0: ስላልተናገረ እኛ ለጋሻ አብርሃም አንተ ለተናገርከው ነገር እኛ በእኛ መስመር የተናገሩትን ሰዎች ነው ለዛም ባለፈው ያቀረብነው ጋቢ የተናገረ በግሉ መገናኛው ታሪ ይሆናል ከሱ ጋር ያላችሁን በዛ መነጋገር ነው ከፈለገም እንጠይቀዋል ሌላ ጊዜ ግን አሁን ካለን ጊዜ አንጻር ሌሎችን ሰዎች መቀበል አለብንና
2: ማጠቃለያ
1: ማጠራርገው ብዙ ሰው ያውቃል ይሄ መሆኑ ሁኔታው ይሄ መሆኑ በእስራኤል ሀገር ያውቃል ወይዘሮ ተከለች የሚባሉ ሴትም ዛሬ ጠዋት ተናግረዋል ወይዘሮ ተከላ የሚባሉ ተናግረዋል አብርሃም ይርዳይ እውነቱ ነው እኔ ያውቃለሁ በእስራኤል ቦታ ሌላ ክርስቲያን እንደሚመጣ እኔ ያውቃለሁ ብለው ተናግረዋል በሪያዲያችሁ እናንተም ደግሞ እኔ የምለው يعني اتدغفو اوكي يالكوتن بيتشا استلالفو يالكوتن بيتشا توات بلاچوال 30000 بيتشا نو يهودي يالله بلوا بلاچوال يسرا ايثيوبيا علالكم الذي بيما لاوكم
2: ጋሽ አብርሃም ሚያ ንየሰማው ያሰማነው ኮለዛ ነው እንዴ አላችሁኝ አላላችሁኝ እንዳትል ነው ያልከው ነው የሰማነው የተናገርከው ያንተ ድምጽ ነው
1: በቃ አላልኩም ከዚህ በተናገሩትም አላልኩም
0: አድማጮች
1: ይሄ ቆይ አንድ ቃል ይሄ የኔ ንግግር የሚቃወሙት ፍልስምራም አይደሉም የእስራኤል ዘር አይደሉም ዘር እስራኤል አይደሉም የሚቃወሙት እነዛ ክርስቲያን በማታለል የመጡት ቤተሰቦቻቸው ለማምጣት ከዚህ መብት ተቀብለው ተዳዙ ተቀብለው ሁሉም ከተዳደሉ በኋላ የነሱ ዘር ለማቀጠል ለማምጣት ነው የኔ ፍልስምራ አይቃወመኝ የኢትዮጵያ በእስራኤል አይቃወመኝ ሀቀኛው አይቃወመም እና ይሄ ነው ንግግሩ
0: ጋሽ አብርሃም እያንዳንዱ ነገር መረጃ ይዘን የተቃወመ በሙሉ ዘር የለውም ማለትም ተገቢ ነው ብዬ አላስብም ሐሳብን አንተ የተቃወመህን እንዴ እነሱ ሲቃወሙ እንደዚህ ነው
1: 75000 እስራኤል ነው ነው የምትለው
0: አይደለም እያንዳንዱ መጣራት አለበት ማን ነው የመጣ ማን ነው መጣ እስቲ እንዴት ነው አመጣጡ ዘሩ ምንድነው ሳንል 75000 30000 40000 ማለት ያለብን መስሎ አይታየኝም በኔ
1: ሰጠኝ አቶ ሰጠኝ ስማ ምንድነው ያልኩት አሁን እኮ ያልኩት የመንግስት አካል የታወቀ ዓለም አቀፍ አካል መርምሮ በየአመቱ እየመረመረ 60 ከኢትዮጵያ የሚመጡት 60 በመቶ የይሁዲ ዘር የላቸው ይያለ ያወጣል
2: ያለው መረጃ
1: የሚገኘው ከካልከኝ ላመጣል ይችላልው
2: እሱን አንደኛ እሱን እንድናገኘው ሌላው ደግሞ
1: 40 በመቶ የኛ ናቸው የእስራኤል ዘር ያላቸው ናቸው አሁንም ካሉ እነሱ መምጣት አለባቸው ሌላ በእነሱ ቦታ መምጣት የለበውም
2: አሁን እኮ ከስንት አመት ጀምሮ ነው ያልሁ ቅድም አልመለስከውም እንጂ ጋሽ አብርሃም ምናልባት ባለፉት አንድ አመት 3 4 አመት ወደ ኋላ 5 6 አመት ሆነ ቅድም ያነሳነው ምክንያት ይኖራል ግን አጠቃላይ 30 አመት በዛ በ30 አመት ውስጥ ያለው አለያ 75% በላይ ሌላ ከሆነ ቁጥሩ የተጋነነ ይመስላል
1: እዚ ላይ ነው ያልኩኝ ወርቅ ነሽ 64 70 በመቶ ነው ያልኩኝ ወይ ወርቅ ነሽ 60 በመቶ ነው ያልኩት
0: ጋሽ አብርሃም እኔ ዛሬም የሚመጣ ነገም የሚመጣ ሰው እያንዳንዱ የራሱ ፋይል ያለው ነው እንዴት መጣ መቼ መጣ ማን ነው የሚለው ተጣርቶ ይሄ አይደለም
2: ስልክ መስመራችን ላይ አቶ ሞሼ ባህታ ይገኛል እንግዲህ አቶ ሞሼ ባህታ ሁላችን እንደምናውቀው በሶኩኑት ወምስራዳ ክሊታ ለበርካታ አመታት ሰርቷል ማህበረሰቡን በማገልገል በዚህ በሬዲዮን በመሳተፍ እንግዲህ የሚችለውን ያህል ለማህበረሰቡ በጎ አገልግሎት ይሰጣል ያደርጋል በፈቃደኝነት ጤና ይስጥልን አቶ ሞሼ እንደምናረፈድክ ሸባቶ
4: እንደነሽ ወርቅነሽ ሰጠኝ ሸባቶ ለእናንተ እንደዚህም ደግሞ ለአድማጮቻችን
2: እናመሰግናለን በጣም ነው እናመሰግነው እንደው አቶ ሞሽ ያው አንተ በመስራዳ ክሊታም በሶሁኑትም ለረጅም ጊዜ ስለአገለገልህ እንደው ያለያ ጉዳይ የተነሳው ሐሳብ በማህበረሰባችን የተለያዩ ጥያቄዎችን ያስነሳ ስለሆነ አንተ በቅርብ ስለምታውቀው አስተያየት እንድትሰጥበት ነው ሳይጣራ ሳይመረመር መጣ ሚል ሐሳብ ስላለ እንደው አንተ አሰራሩን እንዴት ትገልጸዋለህ አንተ አስተያየት
4: አው እንግዲህ ሰጠኝ ወርቅነሽ የኢትዮጵያ ያመጣጣችን ሁኔታ ወርቃማ የሆነ ታሪካችን በአሁን ጊዜ ታሪካችንን እያበላሸን ነው ባይነ እንግዲህ ወደ 50 ዓመት በላይ የተካሄደው አልያ የመጣንበት መንገድ እኛ አመጣጣችን ሌላ ህብረተሰብ ቢሆን ኖሮ በወርቅ ተጽፎ ልክ አብርሃም አባታችን ለእግዚአብሔር ልጁን መስዋዕት እንደሰጠ መስዋዕት እየተከፈለ የመጣንበትን ነገር መንገድ አሁን ግን ደሮ ባንጀቷ ትጫወታለች እንደሚባለው ሁሉ በታሪካችን እንጫወታለን ባይነኛ ምክንያቱም እኛ አልያ እኛ ይገባንበት ወርቅ የሚጻፈውን አንዱ ይወድለውን አንዱን እየሞላ የሚወርድ ካለም እየቀነስን በጥሩ ሁኔታ መጻፍ ይገባው ይቅርታ ግሊኒ ታወሳው ወይ ደግሞ አስፈልጊ አይደለም ብዬ አይደለም የኛ ብሰው ሲጋጭ የምታዩ ማዕዱን አስተራ በክኔሴት አስተራ ምስክኔሴት መሆን የለበትም ማዕዱን ነው መሆን ያለበት እያል ስንጨቃጨቅ ነው የምንውለው። አመጣጣችን ላይ ደግሞ ወደ አልያው ልምጣ። እኔ ትንሽ ተለቅብዬ ትንሽ ሁኔታዎችን አሰራቸውን አቃለውኝ የነበረውን ደካማም ጠንካራም ስለዚህ እኛን ጠየቅንም ለምንድን ነው ሁሉ ጊዜ እንደዚህ የሚበላሸው የሚያባላን ያለ ለምንድን ነው? ለምኖ ታሪካችን እንደዚህ የሚበላሽ ያለው? አሁን እኮ ነጮች እያወቁን እኛ የተለያዩ ነገሮችን እየሰራን በራሳችን በሰራ ነው በእንግራችን ላይ ጠንካራ ካለ ከሰራ ነው ራሳችን ነው መጥፎ ካለ የሰራ ነው ሁንም አሁን መንግስትም ራሱ ከፍተኛ ድክመቶችን ሰርቷል ባይነኝ ከመጀመሪያ ጀምሮ ለመንግስት ያቀረውን ሀሳብ ለሰኩኑ ተይውዲ ለምስራዳ ክሊካ ተው ሽማግሌ ይግባበት ቄሶች ይግቡበት ካልሆነ ግን ወደ ፖለቲካ ከተቀየረ ግን የተለያየ ቁጥር እየሰጠን ታሪካችን እናበላሽ ነው። ቅድም ለገጠጽኩት ወርቅ የሆነ ታሪካችን እናበላሽ ነው። ስለዚህ ጓደኛዬ ወንድሜ አብርሃም የተናገረው 30% 30 ሚሊዮን ሺህ የሚል ጠቅሷል። በእንዴት ብሎ እንደቀለሰ እንደተቀሰው እኔ ይገባኛል ከቁጥር አንጻር ከን በሱዳን በግሪ የመጣ በሱዳን የመጣ 30 ሺ ነው ብሎ ለመጥቀስ ፈልጎ ይሆናል አነጋገር አበላሽቷል ባይነኝ ነኝ። ንሰባምቱ ግን የሚለውን ነገር አንድዛ አይደለም። እኛ አሁን በኢትዮጵያ የመጣን ይሁዲዎች ወደ 180 ሺ ልጨምርበትም ሊሆን ይችላል ሆይ ወደ 200 ሺ ልንወድ ይችላል ይሆናል። ከዚህ መሐከል ላይ እንደተጠቀሰውም ያልሆኑ ሰዎች ገብተዋል የመጡ ሰዎች አሉ። ራሱ ልትቀስና በሚስራ ስሎሞ በሚሆንበት ጊዜ ለምንድን ነው እኛ ህብረተሰብ ከእስራኤል ኤምባሲ አካባቢ በሾላ አካባቢ የሚባል የሚሮ ተብሎ የሚጠራው አካባቢ ማአት ሰው የነበረውና
0: ሾላ መገናኛ ነበረት የሚባለው አካባቢ
4: ምን እያለ ነበር የሚጠብቀው? እዛ ምን ተብሎ ነው ሲጠበቀ የነበረው? ይሄ አንድ ሰው አይመልስም ጸጥ ብለን ነው የምናልፈው። ከዛ በኋላ ያ ሚስራ ተደርጎ ሌሎች ሰዎችም ገብተዋል ወደዚህ እኔ አቃለሁኝ ብዙ ነገር ግን ምንድነው እዚህ ከመጡ አንዳንድ ሰዎች ሁሉ አይደለም ያበላሽው ንግራችን ላይ አንድ ፍሬ ተበላሽ ፍሬ ካለ ከጥሩ ፍሬዎች ካሰባቸው ፍሬው ይበላሻል ተበላሽዋል። ስለዚህ በእነዚህ የተወሰኑ ሰዎች እየሄዱ በተለያየ ቦታዎች ያልሆኑ ነገሮች የሚሰሩትን የህብረተሰቡን ታሪክ የኛን ታሪክ እያበላሽን ነው። አንድ ትልቅ ሰው የነበሩ ምናሉ መሰለህ ሰጠኝ ወርቅነሽ ቸገር አላቸውና አንተ ፈጣሪ እኔ ድሮ እስራኤል ኢትዮጵያ ያያለውን ኢየሩሳሌም አግባኝ ብዬ ጸሎት አደረኩኝ ገባሁ አሁን ሳ የት አግባኝ ብዬ ነው ጸሎት ላደርግ ብለው ተናገሩ ይባል እና ምን አደርጋለ የት ለምን ፈልገን ነው ቻገራችን ብለን መተናል ያልተወለደም ቢሆን መጥቶ ከሆነ እስራኤል አገር እኔ አሁን እቺ ቅድስት ቦታ ሁኜ ነው የምናገረው ኢየሩሳሌም ያለውትና እቺ ቅድስት አገር የሁሉ ሃይማኖትም የያዘች አገር ነች። ለምን ነው እኛ በጌቶች በፈረንጆች አይታይ በፈረንጆች አይታወቅ በእኛ ጥቂት ህብረተሰብ ግን በጣም ጎልቶ ይታያል? ለምንድን ነው? እቺም አገራችን ናት። አንዳንድ ኤርትራዎች እኔ ስለማገኛቸው ምን ይላሉ መሰለ እስራኤል ሁለተኛ አገራችን ናት ሲሉ ብዙ ጊዜ ሰምቻለሁ። ብዙ ጊዜ እቺ አገራችን ለምንድን ነው እናንቋሻት? የት ልንሄድ ነው? እኛ እኮ ልጆቻችን ይተወልደዋል። እኛ አሁን ደም አፍሰናል። አሁን ሌሎች ደማቸውን አፍሶ ያቀነቱን ሀገር እኛም ደርሶብን ወንድሞቻችን ልጆቻችን ደም እያፈሰሱ ናቸው። ስለዚህ ቄሶችም ይሁን እኔ ጥሪ ማድርገው አሁን እገሌ ጥሩ እውነት ተናግሯል ውሸት ነው ቢላውን ነገር ወደ ስንት ከመሄድ በፊት ሃይማኖት መሪዎች አሉ። ለዚህኛው ነገር ስብሰባ ወደ ተለያየ ቦታችን የደካማ ጎኖችን እኔ መውቀስ ወደኋላ ልልም እኔ ወደ ተስካር ሩጫ ከምንሮጥ እኔ መጥፎ ነው ጥሩ አይደለም ብዬ አይደለም መደረግ አለበት ነገር ግን ህብረተሰቡ ምን እየሆነ ነው ያለው? ታሪኩ እየተበላሸ ነው ያለው። መተውነ አተምረውነ መተናል። ለምን እንደሆነ እነዚህ ሰዎች ለተቀን ገንዘብ ከመሰብሰብ ህብረተሰቡ ለምን አይሰበስቡ? እየሄዱ ለምን አይናገሩም?
0: አቶ ምሽ
4: ማንጎናችን የት ላይ ነው ያለው? ካልሆነ እስበራሳችን ክርስቲያን ሆኖ የመጡም ልጆቻቸው ወደ ወታደር ልከው ደማቸው የከያፈሱ ሰዎች አሉ።
0: ክርስቲያኑ ነው መጥተውም ህብረተሰቡን መስለው የሚኖሩ አሉ። ቤተ እስራኤል ሆነውም ሌላ እንደሚባለው ይሄዱ አሉ። ዋን ትልቁ ችግር አሁን እንደዚህ በመወነጃጀል ቁጥር በመግለጽ ምንድን መፍትሄ ነው ምናመጣ? ወደ እስራኤል ሀገር የሚመጣ እኮ ከኢትዮጵያ ብቻ አይደለም፣ ከሌላው ማህበረሰብ ሲመጣ እውነት ተቆርቁረን ይሄ አግባብ ነው ይሄ አግባብ የለበትም ብለን እናገራለን። ለምንድን ነው በእኛው ህብረተሰብ ችግሮች እንደዚህ የሚበዙ? እና አሁን ላለንበት ለተጨባጭ ሁኔታስ ምን ይጠቅማል?
4: አንዴ ስማን ገር እንግዲህ አንዳንድ ጊዜ ሲነሳ ባልሆነ ታሪክ አውጥን እናንሳዋለን። ለዚህኛው ነገር እንግዲህ አብዛኛው ይሄ ነገር ያነሳው ምንድነው ብዙ ሃይማኖቱን ትቶ ወደ ሌላ ወደ ቤተክርስቲያን እየሄደ ነው የሚለው ነው ያነሳው። ወደ ቤተክርስቲያን እየሄደ ነው ለምን ስማችን ይጠፋል? ለምን ታሪካችን ይጠፋል? ለምን ነው እንደዚህ የምናደርገው ነው? ለምን በዚህ እንታያለን? እንግዲህ አንድ ባጠፋ በደረቀ አበሳ ለምን እርጥብ ይነዳል እንደሚባል ሁሉ ለምን እንደዛ ይሆናል የሚለውን ያነሳው መሰለኝ። ስለዚህ ለዚህኛው ህብረተሰቡ እንግዲህ የሚመጡ ካሉ ሰዎች መጠፍ አለባቸው። ተለያይተው አባትና ልጅ ተለያይተው መኖር የለበትም የሚል አቋም ነው ያለኝ እኔ። ከቤቱ የሚፈልገውን ይመን የፈለከውን ይብላ፣ እኔ እዛ ያስትን አይደለሁም። ነገር ግን በውጭ የሚታዩ ነገሮች አሉ። እየሄዱ የተለያዩ ስኖች የሚሰሩ በሃይማኖት በኩል እየገቡ ሚስዮን የሚያስፋፉ ሰዎች አሉ። ይህ ነገር እኛን እየጎዳን ነው። በሁሉ አቅጣጫ ታሪካችንን እያበላሸን ያለ ነው። የተሳሰን ከነበርን ይቅር በልን ብለን እዚህ አሁን አንድ ሀገር አለን። እኔ የእኔ ልጅ እና የዛ ልጅ ኢትዮጵያ የመጣን ሁሉ አንድ ሁነን ያለውን ነገር ተቀብለን የሀገሪቱ ህጓና ሁሉ እንደተቀብለን እንደምንኖረው ሁሉ ነገር ተቀብለን መኖር አለብን የሚል ቆሙ
2: ታዲያ ነው። ሞሽ ጥሩ ነው። እንደው አስተራቂ ሐሳብ ነው የሰጠው። በዚህ መልኩ ቢታይ መልካም ነው። በርግጥ የሃይማኖት አባቶች የሚቃወሙት ሐሳብ አለ። በእኛ በይሁዲስም መጥቶ ሃይማኖት ከቀየሩ በኋላ እዚህ በኋላ ማንፈልጋችሁ ምዛን ሄዳለን እዚህ እንመጣለን የሚሉት እንቃወማለን። እነሱ የሚቃወሙት ሐሳብ መቃወም ጥሩ ነው። ግን ደግሞ መቃወም ሲባል ምናልባት እስራኤል አሁን ያለማቀፉ ማህበረሰብ ድጋፍ የሚያስፈልግባት ጊዜም ላይ ናት። ከምን ጊዜውም በበለጠ ሁኔታ ጥቅምት 7 የደህደር ጥቃት ከደረሰ በኋላ አይተናል ምን ያህል መገለል እንዳለ። የኤርትራዎችን ምሳሌ አንስተሃል እንደ መልካም ነገር። ካናዳ እንኳን ሄደው እስራኤል ሁለተኛ ሀገራችን ናት እያሉ በማህበራዊ ሚዲያ ወጥተው ሲደግፉ አይተናል። ግን እነሱ ይሁዲ አይደሉም፣ ሌላ እምነት ተከታይ ናቸውና እንዲህ አይነት የእስራኤልን ደጋፊዎችን ስሜታቸው የሚጎዳ ነገርም ላለማስተላለፍ ጥንቃቄ ማድረጉ አስፈላጊ ይመስለኛልና ለማጠቃለያ እንደው እዚህ ጋር አያይዘህ ምን ትላለህ?
4: ያልሽውን ነገር እንግዲህ ምንድነው የሚያጣላ ያለው ምንድነው? አንድ ሰው እኮ ከቤቱ ሆኖም እኮ የፈለገ ቢበላ ማንም ሰው የለም። አሁን ምንድነው በግልጽ አለ አይደለም፣ ቤት እየሄዱም ቅስቀሳ እየተደረገ ስለዚህ የሚታየው ያ ወርቃማ ታሪካችን ያሉትን ይሄ ነው። እንግዲህ ልክ ይስሐቅ እንዳቀረቡ የቅድም የጠቀስኩትን እኛ ዋጋ ከፍሎ ሂድና ሙት፣ ስለዛ ብትዳን ዳን ባትዳን ኢየሩሳሌም እያልክ ሙት ብለን የመጣን ሰዎች አሁን እንዴት ነው አንድ ሰው እኔ ያውቃለሁ ሆነ ከአንዳንድ ቦታዎች እኔ ክርስቲያን ሆነ እየኖረም የሚሉም አሉም። አሁንም ችግር የለኝም እኔ ዘኛው አንድ ሰው በግድ መልስ አትለውም። ነገር ግን ለምንድን ነው እንደዚህ በግልጽ ሆነ ይህን ያክል ሰው የምሰማው? እኔ እንግዲህ እንደምሰማው በጣም ራስን የሚያም እኮ ነው። ለምንድን ነው እኔ አሁን ሃይማኖቱን አልፍ ያለሁና በቃ አንድ ያሰሙኝ ዋትሳፕ ያሰሙኝ ነው ናና በቃ እናጠምቀዋለን ልጁ በእሽን የሚሉ ለምን እንደዛ እናደርጋለን? ለምን አንድ ሰው በዚህ አምናለሁ ብሎ ከተቀመጠ እንዴ ህንዶች እኮ አሉ በከፍት ያምናሉ። ለምን አለው በከፍት ለምን አመን ካላቸው እምነታቸው ነው። ምንም ማድረግ አይቻልም። ማመን አለብን እምነቱ ነው። ልቀጨቃጨቀው አልችልም። ነገር ግን አሁን ግን ሃይማኖተኞች የሆነ ሰዎች ቁጭ ብሎ የት ይሄድን ያለው መልከት አለብን እንግዲህ አሁን ተነሷል ይሄ ነገር ንገጥዋት ያበላሽን ነው ልጆቻችን ያበላሽን ነው ታሪክናችን የታወርቃማ ታሪካችን እንደገና ለመጠገን ተሰብስበን ይሄኛው ነገር የሃይማኖት በሪዎች አሁን ስራቸው መሆን ያለበት ይሄ ነው መሆን ያለበት ምንድነው የሆነው አንድ የሰላማዊ ስለወጣ አይደለም እንዴት አድርገን ይሄ ነገር መጥፎ ጠባሳ ታሪክ እንደገና ሶስተኛልን ስራው ነው እንዴ ሶስተኛ በት መቅደስ ይፈርት ነው እንዴ ሊሆን አይችልም ይሄ ነገር መጠገን አለበት እናቶች ወንድሞች አጭማግሌው ተነስተው ምስራዳቂ አበላሽቷል ግድ ከድሮውኑ ቄሶች ገብተው ቢሆኑ ኑሮ አሽማግሌዎች ገብተው ቢሆኑ ኑሮ ያን ያህል ችግርም አይመጣም ነበር ፖለቲካ ካለበት ሁሉ ጊዜ ፖለቲካ
0: ባለያው ላይ ፖለቲካ መግባት የለበትም ነው ጥሩ ነው እንግዲህ ተቀራርቦ መወያየት ያስፈልጋል ነው አቶ ሙሽ በጣም እናመሰግናለን ያንዴ መጨረሻ አድማጭ ስለልን ነው መልካም ቀን ለጊዜ
4: አንድ የረሳሁት ነገር ስማ አንድ ነገር ሰው የሚያየው ምንድነው ይሁዲ ነይ ብሎ መጥቶ ለምንድነው እንደገና ወገን ያምጡልኝ ያለ ለምን ሰላማዊ ሰልፍ ያደርጋል የሚሉ ነጮችን ጠይቁናልኩ እንዴት ነው በሁለት እኮ ነው በቃ መያዝ እኮ ነው የሚያቅተው እንዴት እንደዚህ እያሉ እንደገና ደግሞ ትላለ እነዚህ ሰዎች ወደ አንዳንድ ሰዎች እንግዲህ ሁሉ አይደለም የሚሄደው በነገራችን ላይ እኔ በእናውበት
2: አካባቢ በሽሮ አንዳንድ በአንዳንድ ሰዎች አው እርሱ እኮ ነው እነዛን ሰዎች በአግባቡ ለማግባባት መሞከር መጠየቅ
4: እነሱ ህብረተሰቡን መጥፋት አለበት የሚያበላሹ ሰዎች ዝም ብሎ ማየት የለባቸውም መጥፋት አለበት
0: እንወያይበታለን በሰፊው አቶ ሙሽ በጣም
4: እናመሰግናለን
0: ቻው እስኪ ባጭሩ ደግሞ አቶ ሙሐባ አንዳለም አለን 5 ደቂቃ ያክል ነው የቀረን እስኪ ወደ ሙሐባው እንለፍ አለው ተነሱ ሐሳቦች አሉ ጤና ይስጥልን ጊዜያችን አጭር ነው አቶ አብርሃምም አቶ ሙሸም ያነሷቸው አሉና እስኪ አንተን አስተያየት
2: አጣድፍከውኮ በስራት ማባው እንደምና
0: ጊዜውን ለመጠቀም ነው
2: እሺ
5: እንቻለሁ የተነሱት ሐሳቦችም ያው ስንሰማው ሰልብተናል ያው ለተደገመ አሁንም የተሻሻለ ነገር የለውም ለምሳሌ ሰላማዊ ሰልፍ የተወጣበት አወጣጡ መልካም ነበር ምክንያቱም ሃይማኖታችን ለምን ይበላሻል ብለው ብዙ አባቶች ካህናት ሁሉም እናቶችም አባቶች ይመጡት ትክክል ነው ነገር ግን በዚያ ሽፋን ተደርጎ ከዚያ የተበላሸን ነገር ማስተካከል ሲገባ ስለመጣው ህዝብ ቁጥርና ይሄ ነው እንጂ እስራኤል ይሄ አይደለም ብሎ ስላለ አቶ አብርሃም ይርዳይ አሁን ቀርቦም እየሰማው አላልኩም ነው ያለ ብሏል ለምን እሱ ለማስተካከል የፈለገው እኔ ያልኩት እንዲህ ልል ብዬ ነው አይደለም ተክላላ ከዚህ አመተ ምህረቱን ገድቦ ከዚህ ጊዜ በኋላ የመጡ ሰዎች የተፈራይላ አይደሉም በምን መመዘኛ ተጠይቁት መመዘኛ ምንም የለውም ሌላ ሰዎች ጋዜጣ ምናምን ሲያወጣው ተብቼ እንዴ እንደምሳሌ በ80ዎቹ ሲመጣ በርግጥ እንዳለው አቶ ሞሸ አንድ የገፋ ሲመጣ 30 እሺ መጣ በሚባል ጊዜ አዎ ሁሉም ተደረላልቆ መጥቶ ይሆናል ከዚያ በኋላ የመጣው ህዝብ ግን መዝገብ አለው ቁጥር አለው ለምሳሌ አንድ ክርስቲያን ሲመጣ ክርስቲያንነቱን ነግሮ ነው ጋቢ መሆኑን መውለዱን የማንዘር መሆኑን ነግሮ እንጂ ሸሽጎም አይደለም እና አይ ሁሉ መስፈርት አስተካክሎ ነው ህጉ የእስራኤል ህግ በመታዘዘው የመጣ ሆኖም ግን እሱ የተናገረው አቅልሎ እዚህ ጊዜ የመጣው በኋላ ቤተ እስራኤል አይደለም መመዘኛውን ምንም አላገናዘበም እና አሁን መደረግ ያለበት ነገር ያነ ሽፋን ለሌላ ላበላሹ ሰዎች ነገሩን እንዲበላሽ ለማድረግ የተሞከረ ሙከራ ነው ነምለው አቶ አብርሃም ይርዳይ ለወደፊትም ማድረግ ያለበት ነገር ለተወጣበት ሰላማዊ ሰልፍ ጉዳይ እንጂ ትኩረት መደረግ የነበረበት ያለፈ የቆየውን ክስ ምዷል አብርሃም ይርዳይ እናቃለን ደፍረሮች የሉም ኢትዮጵያ ብሎ ክሱ ላይ ይዷል እና እሄ ትክክል ነው ወይ የት ያቃል የማንዘር ማን ያቃል
2: እስኪ አሁን በተናገረው ነገር ላይ ሐሳብ እንደው መልስ በሰሞኑ ጉዳይ እንስጥ አንዳንዴ መረጃዎችን የማቅረብ ምንም ስለሚያስፈልግ ዝም ብለን ያው መሄድ አያስፈልግም ሰሞኑ አሁን ስላለው ጉዳይ አስተያየት ስጥ ሙሐባው
5: ስላለው ጉዳይ ተናገረው አሁን እሱ ትክክለኛ ነው ብዬ ለኛ ያግዛን ብዬ እኛ ስትወጋናችን ዛ ያለን ሰዎች ለነሱ ለደግፍ ነው አይደለም ለደግፍ ከሆነ እኮ አመጣጡ አዎ ምርመራ ይደረግበት ስንት ምርመራ ተደርጎ ነው እኛ ሰዎች ይመጡት ግን ሌላ ሰው አልፋል ትክክል ነው ያልፋል የማለፊያውም ብዙ ነው አይነቱ እና ይህ ባለበት ላይ እንዲህ አይነት ቃላት እንዲህ ግርግር ሲፈጠር ወገኖቻችን እንዲጓዱ እንዲቀሩ ለማድረግ ነው።
0: ለችግሩ እንደው ለችግሩ መፍቴ ምን ሊሆን ይችላል? አሁን እንደዚህ እኛ እርስ በርስ በተጋጨን ቁጥር ልጆችም እየተጎዱ ነው እናሉ። ባጭሩ ማስተዋቂያ ስላልን እንደው ምን ትላለህ?
5: ማድረግ የሚገባን ሁላችንም የመጣነው ተከባብረን እንደገና አሁን አንዳንድ ወገኖቻችን ተጋብተው የመጡ ተመልከቱ፣ ብዙ ቤተሪያል ያልሆኑ ሰዎች አሉ። ይባርገው ጥቂት አድርገው ሃይማኖትን እየጠበቁ አበላሽተው ሰው ማን እንደሆነ ታቃላችሁ። አሁን ወደ ውስጥ እንግባ ካለን
0: እስኪ ሌላ ቀን እናውራበት፣ ጊዜው ገደበን።
2: እንደውም ያበላሹትን ማስተያየት መስጠት ያስፈልጋል። ስርጭታችን ስለተጠናቀቀ ነው። ማህበው ሌላ ጊዜ
5: አመሰግናለሁ።
2: ማንሳት ያስፈልጋል።
0: መልካም ቀን። እንግዲህ ለቴክኒክ ባለሙያችን ናቲ፣ በፕሮግራማችን ለተሳተፉት አቶ አብርሃም፣ ለአቶ ሞሽ፣ ለአቶ ማህበው እናመሰግናለን። እንዲሁም በጊዜ ጥረት በርካታ አድማጮች ደውለው ነበር፣ አልተቀበልናችሁም። ይቅርታ፣ የቀረን ጊዜ ማስታወቂያ ነው። ወርቅነሽ ሰላም ቀን።
2: መልካም ቀን።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን ዩድቤት በአብ ታፍሽን ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁላይ 26 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሐምሌ 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛፈር ሳሌም ሲሆን ስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። አድማጮቻችን በቅድሚያ ሰዓቱን ዜና እናሰማና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የሚካሄደው ጦርነት የሚያበቃው የአያቶላዎች አስተዳደር ሲወድቅ አሊያም የአመለካከት ለውጥ ሲያደርግ መሆኑን ገለጹ። ፕሬዝዳንት ሄርጾግ እና የባህሪ ንጉስ አህመድ ቢን ኢሳስ አል ሐሊፋ ዛሬ በስልክ ተወያዩ። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው በሊባኖስ ጉዳይ በወታደራዊ ዘርፍ ጣልቃ የማትገባ መሆኑን ገለጹ። አሜሪካና ኢራን ወደ ድርድር ለመመለስ ፍላጎት አሳዩ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የሚካሄደው ጦርነት የሚያበቃው የአያቶላዎች አስተዳደር ሲወድቅ አሊያም የአመለካከት ለውጥ ሲያደርግ መሆኑን ገለጹ። ኔታንያሁ ከአሜሪካው የፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ የኢራን መንግስት የአመለካከት ለውጥ ካላደረገ አሊያም ካልወደቀ የጦርነት ሁኔታ ማብቂያ የሌለው መሆኑን ገልጸው ኢራን ወደ እስራኤል ቀጥታም ሆነ በተዘዋዋሪ ከተኮሰች ትልቅ ስህተት ትሰራለች፣ ምክንያቱም የእስራኤል ምላሽ እጅግ ከባድ ይሆናል ካሉ በኋላ በስምምነትም ሆነ ያለ ስምምነት ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም። የኢራን የኒውክሌር ተቋማት ተጎድተዋል፣ ግን ኢራናውያን እንደገና ለመስራት መጣር የለባቸውም ብሏል ጠቅላይ ሚኒስትር ኔታንያሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በይሁዳና ሰማርያ ቀበሌዎች የሽብር ጥቃቶችን ለማስቀረት ሰፊ ዘመቻ ለማድረግ እየተዘጋጀን ነው በማለት ተናገሩ። ጠቅላይ ሚኒስትሩ በዛሬው የመንግስት ስብሰባ ወቅት በይሁዳና ሰማርያ ቀበሌዎች ስላሉ የደህንነት ችግሮችና ባለፈው ሳምንት ስለደረሱ የሽብር ጥቃቶች ማብራሪያ የሰጡ ሲሆን እኛ የሰጠናቸው መመሪያዎች በይሁዳና ሰማርያ ቀበሌዎች በሚገኙ ገጠሮች የደህንነት ጥበቃ አካላት እንዲገቡ፣ አካባቢውን እንዲፈትሹ፣ የጦር መሳሪያዎችንና ተጠርጣሪዎችን በቁጥጥር ስር እንዲያውሉ ነው። እኒህ ድርጊቶች በአሁኑ ሰዓትም እየተፈጸሙ ነው። በሸሄም ከተማ በሚገኙ ሆስፒታልም የደህንነት ጥበቃ አካላት ገብተዋል። ለሽብርተኞች ድጋፍ ያደረጉ ሁለት ተጠርጣሪዎች በቁጥጥር ስር አውለዋል። የአሸባሪውን ቤት ለማፍረስ የጸጥታ ጥበቃ አካላት አሽገዋል። እንዲሁም በረዳቶች ላይ እርምጃ ለመውሰድ ቤታቸውን ከልለዋል። በይሁዳና ሰማርያ ቀበሌዎች ሽብርተኝነትን በሰፊው ለመዋጋት ዝግጆች ነን ብለዋል ጠቅላይ ሚኒስትር ኔታንያሁ በዛሬው የመንግስት ስብሰባ ወቅት። የሊኩድ ፓርቲ ከፍተኛ ፍርድ ቤት የፕራይመሪዝ ምርጫ ቅድሚያ እንዲካሄድ ዛሬ ትእዛዝ አስተላለፈ። ፍርድ ቤት በውሳኔው እንደገለጸው በሊኩድ ፓርቲ ለመጪው ክኔሴት ምርጫ የሚቀርቡ እጩ ተወዳዳሪዎችን ለመመደብ የሚያስችለውን የፕራይመሪዝ ምርጫ ማካሄድ ይገባል። የሊኩድ ፓርቲ የአንድ ሰው ፓርቲ አይደለም ብሏል። ይህ በእንዲህ እንዳለ በሊኩድ ፓርቲ የፕራይመሪዝ ምርጫ ማካሄድ ብዙ ጥያቄ ሲነሳበት የቆየ ሲሆን የፓርቲው ሊቀመንበር ጠቅላይ ሚኒስትር ኔታንያሁ 8 አዳዲስ ሰዎችን ያለ ፕራይመሪዝ ምርጫ ለማስገባት የፈለጉበት ሂደት በአንዳንድ አባላት ዘንድ በአዎንታዊ ሁኔታ ለመታየቱ ይታወቃል። የፕራይመሪዝ ምርጫም ሊቀር ይችላል፣ ኮሚቴ ተቋቁሞ ደረጃዎችን ይመድባል የሚሉ ዜናዎች ሲነገሩ ቢቆይም የፓርቲው ከፍተኛ ፍርድ ቤት ዛሬ ባስተላለፈው ውሳኔ ግን የፕራይመሪዝ ምርጫ በቅድሚያ መካሄድ አለበት የሚል ውሳኔን አስተላልፏል። የእስራኤል ደህንነት ካቢኔ የአዛ ሰላም ምክር ቤት አባላት ወደ አካባቢው እንዲገቡ ፈቀደ። እስራኤል የአዛን ሰላም ምክር ቤት አባላት ወደ ጋዛ እንዲገቡ ብትፈቅድም እስራኤል በቢጫው መስመር ደህንነቷን ለማስከበር የምታደርገውን ወታደራዊ እንቅስቃሴ እንደምታጠናክር፣ ያን አካባቢም ለቀ የማትወጣ መሆኑን ካቢኔው መግለጹን ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት ችለናል። የእስራኤል ደህንነት ካቢኔ በአዛ የሚኖረው ሰላም ምክር ቤት አባላት ከእስራኤል ጦር ጋር በትብብር እንዲሰራና በጠቅላይ ሚኒስትር ኔታንያሁ ፍቃድ ብቻ ወደ እስራኤል መግባት የሚችሉ መሆኑን ተገልጿል። ባሁን ወቅት በጋዛ ይኖራሉ ተብሎ የሚገመቱት ወኪሎች ወደ 200 ሲሆኑ ከእስራኤል ጋር ጥሩ ግንኙነት ያላቸው እንደ ሞሮኮና ኡጋንዳ ያሉ ሀገራት ዜጎች ናቸው ተብሏል። የባህሪን ንጉስ ሐመድ ቢን ኢሳ አልኻሊፋ ለእስራኤሉ ፕሬዝዳንት ይስሐቅ ሄርጾግ ዛሬ ስልክ በመደወል በሁለቱ ሀገራት ግንኙነት ዙሪያ ተወያዩ። በአሜሪካ መሪነት የተደረሰበትን የአብርሃምን ስምምነት አስመልክተው የባህሪን ንጉስ ሲናገሩ ደህንነት በማጠናከር በአካባቢው መረጋጋትን በመፍጠርና ልማትን በማምጣት አስተዋጽኦ ማበረከቱን ገልጸዋል። ፕሬዝዳንት ሄርጾግ ይፋ ባደረጉት መልእክት ከባህሪን ንጉስ ሐመድ ቢን ኢሳ ጋር የአካባቢው ሀገራት ለሚያደርጉት ትብብር በአካባቢው ስለተፈጠሩ የደህንነት ችግሮች እና መሳሰሉት መወያየታቸውን ገልጸው የባህሪን ንጉስ ለሚያሳዩት የመሪነት ራይና በአካባቢው ሰላምና መረጋጋት እንዲፈጠር ስለሚያደርጉት አስተዋጽኦ ፕሬዝዳንት ሄርጾግ አድናቆት ችረዋል። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው በሊባኖስ ጉዳይ በወታደራዊ ዘርፍ ጣልቃ የማትገባ መሆኑን ገለጹ። ፕሬዝዳንት አሻራ ከአልጀዚራ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት ሶሪያ በሊባኖስ ጉዳይ ገብታ የጦር ዘመቻ እንደማታካሄድ ገልጸው ሶሪያ ከሊባኖስ መንግስት ጋር እየተወያየች ነው። በተለይ በሊባኖስ ያሉ ችግሮችን በመፍታቱ ረገድ በሁለቱ ሀገራት መካከል ውይይቱ መቀጠሉን አሻራ ገልጸው በሊባኖስ የሚፈጠር ችግር ሁሉ ቀጥታ በሶሪያ ተጽዕኖ ያሳድራል ብለዋል። ፕሬዝዳንት አሻራ ሶሪያ ከእስራኤል ጋርም ግጭት ውስጥ መግባት አትፈልግም የጦርነት ፍላጎትም የለንም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳምንታት በፊት በሰጡት መግለጫ ከእስራኤል ይልቅ ሶሪያ የሊባኖስን ሂዝቦላን በደንብ የመዋጋት አቅም አላት፣ እስራኤል ኃላፊነቱን ለአሻራ መስጠት አለባት ማለታቸው ይታወሳል። አሜሪካና ኢራን ወደ ድርድር ለመመለስ ፍላጎት አሳዩ ተባለ። የሁለቱ ሀገራት አለመግባባት እየጨመረ ሄዶ ጦርነቱን ይጠናከራል ተብሎ በተጠበቀበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሀገሪቱ ጦር መሪዎች ጋር ከተወያዩ በኋላ ጦርነቱ መስፋፋቱ በአካባቢው ሀገራት የሚፈጥረውን ችግር ታሳቢ በማድረግ ለጊዜው ማስቆማቸው መነገሩ ይታወሳል። ዛሬ ደግሞ የወጡ ዘገባዎች እንደሚጠቁሙት አሜሪካና ኢራን በፓኪስታን አሸማጋይነት ወደ ድርድር ጠረጴዛ ለመመለስ ፈቃደኝነታቸውን አሳይተዋል ተብሏል። በመጨረሻም የአየር ንብረት ትንበያ ከነገ ጀምሮ እስከ አሙስ ድረስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 31፣ በሃይፋና አካባቢዋ 31፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ተከብራችሁ አድማጮቻችን፣ ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን፣ አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ከቀድሞ የክኔሴት አባልና በአሁኑ ወቅት ደግሞ በትምህርት ዘርፍ ከሚሰሩ አቶ ፈንታውን ስዩም ጋር በወቅታዊ ጉዳዮች እንወያያለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ፈንታው፣ እንዴት አመሸ?
3: ሰላም፣ ጤና ይስጥል። ሰጠ፣ እንዴት ነህ?
2: እኔ ደህና ነኝ፣ አንተ እንዴት ነህ?
3: እኔ ሰላም ነኝ፣ እግዚአብሔር ይመስገን።
2: ጥሩ፣ በጣም ነው የምናመሰግን።
3: እኔም በጣም አመሰግናለሁ እድሉ ስለተሰጠኝ።
2: እንግዲህ የተለያዩ ጥያቄዎች አሉን። አሁን ምርጫ እየተቃረበ ነው፣ 3 ወራት ያክል ነው የሚቀር። ደግሞ የፖለቲካ ፓርቲዎች ጥረታቸውን አቀላጥፈዋል እና በቀኝም በግራ በመሀል ያለውን ሁኔታ እንዴት ታየዋል?
3: እንግዲህ የፖለቲካው የምርጫው ጉዳይ እየተፋፋመ ነው። በዚህን ወቅት ደግሞ በተለይ እኛ ኢትዮጵያ ሚዲያውያን ተፈላጊዎች ነን፣ ተወዳጆች ነን፣ ተፈቃሪዎች ነን። በምርጫ ወቅት እንግዲህ እጮኛው ይበዛል። አሁን በዚህም ሰዓት እጮኛው ብዙ ነው፣ የሚፈልገም ብዙ ነው፣ ወዳችኋለሁ የሚለው ብዙ ነው። ነገር ግን ከምርጫ በኋላ ደግሞ እንደገና ራሳችን በራሳችን ጥያቄ እንጠይቃለን። እንዴት እንዳቀድነው ሳይሳካ ቀረ፣ እንዴት እንዳያሰብነው ሳይሟላ ቀረ እንላለን ነገር

0: አካሎች ራሳቸው እየወሰኑ እየመረጡ ነው። በየጊዜው ከአሁን በፊት ያላየናቸው የፖለቲካ ተሳታፊዎችም እየተሳተፉ እናያለን። ጠቅለል ባለመልኩ ግን አልተጀመረም እንቅስቃሴው ማለት ይቻላል። እንቅስቃሴው ሲጀምር በየቤታችን ይመጣሉ፣ ይዞራሉ፣ ይደውላሉ። ያው እንግዲህ መዘጋጀት ያለብን ጠቅለል ባለመልኩ ህዝቡ ደግሞ የዲሞክራሲ መብቱን ደግሞ ማስከበር አለበት ብዬ ነው የማስበው።
1: አዎ እንግዲህ በዲሞክራሲያዊ ሀገር ያው በምርጫ መሳተፍ ድምጽ መስጠት ትልቅ መሳሪያ ነውና ማንሰራልኝ ማን ሊሰራልኝ ይችላል የሚለውን ካሁኑ ሁሉም ያስብበታል ብለን ተስፋ እናደርጋለን። ወደ ሌላው ርዕሰ ጉዳይ ስንሄድ የአሜሪካና ኢራን ጉዳይ ምንም መያዣ መጨበጫ የለው ሆነ። የቱ ጋ ይቆም ይሆን? ዛሬ የተነገረው ነገር ነገ አይደገምም። ያለው ሁኔታም በየጊዜው ይለዋወጣል። አሁን ደግሞ ለመደራደር እየተስማሙ ነው፣ ለመቀመጥ በአንድ ላይ በክብ ጠረጴዛ የሚሉ ወሬዎች ደግሞ እየተሰሙ ነው። እና እንዴት አየው?
0: እኔ በዚህ ጉዳይ አቋሚ አንድና አንድ ነው። የኢራን መሪዎች የባብ ራሶች ናቸው ብለን ተናግረን ከአሁን በፊት ለመካከለኛው ምስራቅ ብቻ ሳይሆን ለዓለም ጠላት የሆነ አመራር ነው ያላቸው። በጣም እነሱ ዓለም ከሙስሊሞች ሌላ እምነት እንዳይኖር ብሎ የሚያስቡ ሰዎች ናቸው። ጎረቤት ሀገሮቻቸውን እንኳ አረብ ሀገሮችን የሚደበድቡ ናቸው፣ ጥቃት የሚያደርሱ ናቸው። ሳውዲ አረቢያ አረቦች ናቸው፣ እንደነሱ ባህሬን እንደነሱ አረቦች ናቸው፣ ዮርዳኖስ እንደነሱ አረቦች ናቸው። ግን ይዋጓቸዋል፣ ጥቃት ያደርሱባቸዋል። ምክንያቱም ከነሱ የተለየ ሀሳብ ስላላቸው እና ለእነዚህ መደራደርም አያስፈልግም መነጋገርም አያስፈልግም። ተጀምሮ የነበረው ጦርነት እስከ መጨረሻው መሄድ ነበረበት። ያ ባለስልጣን በሙሉ መውደቅ ነበረበት። ወድቆ ከዚያም በኋላ የኢራን ሕዝብ ለእነሱ የሚያመቻቸውን መሪ የመምረጥ እድሉ ይሰጣቸው ነበር፣ መብት ይሰጣቸው ነበር። እነሱ እኮ በጭቁን ነው የሚኖሩት፣ ተጨቁኖ ነው የሚኖሩት። መብታቸው በየጊዜ ሰው እኮ እየጨፈጨፉ ነው። ከዚያ የዚያ መንግስቱን ከተቃወመ መረሸን ነው መገደል ነው በእነሱ። እና እንዲህ ያለ አካል መኖር የለበትም። ይሄ የአሜሪካን መንግስት ከእነሱ ጋር እንነጋገር፣ ከእነሱ ጋር እንደራደር። ጠላት ሲደክም መሳሪያ ሲያልቅበት ሊጠቃ ሲል ጋፈኛ ራሱን አዘጋጅቶ ለሚመጣው ዙር ኃይሉን አደራጅቶ እንዲዋጋ ማድረግ ኋላ ቀደም ተሳሳሰብ የተሳሳተ አመለካከት ብዬ ነው የማስበው። ግን በሂደት አሜሪካኖች ይህን ጉዳይ እየተረዱት እየተገነዘቡት ይመስለኛል። ለዚያም ነው አሁን በመደራደሩ ብዙ እምነት ያለ አይመስለኝም። ጠቅለል ባለመልኩ እኔም እንደማስበው ከሆነ እንደኔ አመለካከት፣ የግል አመለካከቴ ነው የምናገረው፣ ጦርነቱ አይቀሬ ነው። በሚመጣው ግን ተዘጋጅተው ጦርነት ከተነሳ በኢራንና በአሜሪካ በተለይ እስራኤል ለዚህ ጉዳይ አብራ የምትዋጋ ከሆነች ኢራን ወደ እስራኤል ጥቃት ከሰነዘሩ ያ መንግስት የኢራን መንግስት የመጨረሻው ነው ብዬ አስባለሁ። ሌላ አማራጭም የለንም።
1: የመጨረሻው እንዴት ሊሆን ይችላል? ከአሁን በፊት ተሞክሮ ውጤት አላመጣም። እና እንደው ላይላውን ብናይም ያቃተ ነገር ያለ ይመስላል። አሜሪካም አሁን እርምጃ እየወሰደች ነው። በጦርነቱ ተነሱ አላማዎች ቀርቶ አሁን የሆርሙዝ ጉዳይ ዋና መነጋገሪያ ሆኗል። እና አሁን ያልከውን ነገር በቀላሉ ማድረግ ይቻላል ወይ? ኢራንንስ አሁን እንደተጠበቀው በአጭር ጊዜ እንደው እርምጃ ወስዶ ማንበርከክ ይቻላል ወይ? ካለውን ተሞክሮ
0: አንደኛ በጦርነት ቀላል ነገር የሚባል ነገር የለም፣ ቀላል አይደለም። ነገር ግን የከበደ የሚሆነው ይህን አይነት እርምጃ ለመሰንዘራችን ነው። ቆራጥ እርምጃ ካልተወሰደ ለወደፊቱ የሚያጋጥመን የሚጠብቀን የከፋ ሊሆን ይችላል ብዬ ነው የማስበው። ያ ከመሆኑ በፊት ኃይላቸው ተዳክሞታል። ሁላችንም እኮ እናስታውሳለን። የእስራኤል የጦር ኃይሎች በፈለጉት ኢራን ዙረው ጥቃት አድርሰው ሲመለሱ እግዚአብሔር ይመስገን ምንም አልደረሰባቸውም። ምክንያቱም የጦር መከላከያቸው የኢራኖች ተደምስሷን በወቅቱ በዚያን ሰዓት መቀጠል ሲገባ ጦርነቱን አቁም ብሎ የአሜሪካን ፕሬዚዳንት መናገራቸውና ጦሩን ማስቆሙ የወደቀን ጠላት እንደገና ተነስ፣ ተዘጋጅና ስትዘጋጅ እንደገና ጦርነት እናነሳለን ማለት ነው። እና ይሄ መሆን የለበትም። ጊዜ ሊወስድ ይችላል፣ መስዋዕትነት ሊከፈል ይችላል፣ የኢኮኖሚ መስዋዕትነትም የሰው ኃይልም ሊሆን ይችላል። ግን የተሻለ አማራጭ የለም። እኔ እኮ ጥያቄው አማራጩ ምንድን ነው? እነሱ ሀሳባቸው

0: አልቀየሩ። ካሁን በፊት አይተነዋል ሰላም እንፈልጋለን የሚሉ ሰዎች እኮ አይደሉም በፍጹም።
1: ስለዚህ ሌላ አማራጭ የለም።
0: ስለዚህ አማራጭ የለም እኮ ድሮው ኮኛ ወደ ጦር ማንም አገር እኮ እስራኤል እኔ አንድ ነገር ግልጽ እንዲሆን ለአድማጮቻችን እስራኤል እኮ ሆን ብላ ከማንም አገር ጋር ጦርነት አንፈልግም እኛ ሰላም ነው የምንፈልገው ከማንም ጋር። ግን እነሱ በየጊዜው እየተዘጋጁ በእኛ ላይ እርምጃ ሲወስዱ ወይም እርምጃ ሲወስዱ እየተዘጋጁ እያሉ መቼ ተዘጋጅታችኋል ጦርነት ጀምሩ ንገሩን ማለት የለብንም። ቅድሚያ እርምጃ የመውሰድ የአንድ ሀገር መብቱ ነው እንጂ እስራኤል እኮ ከመጀመሪያው ጀምሮ አሁን ሊባኖስ ጋር እኛ ምን ያገናኘናል? ሊባኖስ እነሱ ክልል አለ ከክልላቸው ወዲያ የሚያልፈለው ከክልላቸው ወዲህ ማተለፉ ነው። እነሱ ግን ኢራኖች ያደራጁት ሽብር ፈጣሪ ሂዝባላ ተብሎ የሚጠራ ሽብር ፈጣሪ እቅዱ አላማው በእስራኤል ላይ ጦርነት ማንሳትና እስራኤል በመካከለኛው ምስራቅ እንዳትኖር በደቡብ በኩል ሐማስን እንዲሁ ካሁን በፊትም ተነጋግረንበታል። እና ይሄ ሲሆን የእስራኤል መንግስት የእስራኤል ጦር ወጥቶ የሚዋጋው ለሀገሩ ለዳር ደንበሩ ለህዝቡ ሲል ነው እንጂ እኛ ጦርነት ፈልገን አይደለም። ማንም ሰው ጦርነት ሰላም ነው የሚፈልገው። አሁን ከግብጽ ጋር ለምሳሌ ከግብጽ ጋር ሰላም ለመፍጠር ክልሉ ሰላም እንዲሆን መሳውትነት ከፍለው እስራኤል በ1967 ዓመተ ምህረት የሲናይን መሬት በሙሉ እንግዲህ በጣም ትልቅ ቦታ ነው እንደገና ለግብጽ ነው የመለሱ ምክንያቱም ሰላም ለመፍጠር ተውሎ እንዲሁ ከዮርዳኖስ ጋር ታዛን ጀምሮ ከግብጽ ጋርም እግዚአብሔር ይመስገን ጦርነት የለም ከዮርዳኖስ ጋርም ጦርነት የለም።
1: አዎ ጦርነት ባይኖርም አንጻራዊ ሰላም አለ። ግን ለምንድን ነው እነዚህ ሁለት ሀገራት ከአብርሃም ስምምነት ያልተጠቃለሉት?
0: አንደኛ ከግብጽ ጋር ሰላም አለ ፎርማል የሆነ ሰላም አለ ከዮርዳኖስ ጋርም ሰላም። በነገራችን ላይ እኮ ለዮርዳኖስ እኮ ውሃ እኮ የምታስተላልፍ ትረለች ከእስራኤል እኮ ውሃ የሚሰጣቸው ምናልባት ለአድማጮቻችን ይፋ ማያውቁ እንዲያውቁ ማለት ነው። ይሄ በስምምነቱ የተመሰረተ በ1994 በነበረው ስምምነት ዮርዳኖስ የውሃ ማጠር ስላለባቸው ለእስራኤል በቂ ውሃ ስላላት ውሃ የተወሰነ ለዮርዳኖስ እንድታስተላልፍ ይሄ የሁለቱም የግንኙነት በግንኙነት የተመሰረተ ነው። በሰላም በመደራደር የሆነ ነገር
1: በህዝብ ለህዝብ አሁን ከሌሎች አረብ ሀገራት አሁን የተባበረችው አረብ ኤሚሬትስ ጋር ያለው ስምምነት ህዝብ ለህዝብ እነዛ እስራኤላውያን ሄደው የሚጎበኙበት ሁኔታ አለ። እርግጥ ግብጽም አለ አልፎ አልፎ እንዲሁም ደግሞ ዮርዳኖስ አለ። ግን ሰፋ ብሎ በቃ ሰላም ነው የሚባል ነገር ቢኖርስ?
0: አንደኛ እንደ ነገር ማወቅ ያለብን እኛ አረቦች ከእስራኤል ጋር ሰላም የሚፈጥሩ በጦርነት ታግለን አላዋጣንም ብሎ ሲያስቡ ብቻ ነው። አንደኛ ግብጽ ጋር መቼ ነው ሰላም የተፈጠረው? አገሩ አስተቋቋም በ1948 ተዋጉ አላዋጣችኋለ። ከዚያም በኋላ በ1956 ተዋጉ አላዋጣችኋለ። ከዚያም በኋላ በ73 በአስተራይ ጦርነት ተዋጉን ተሸነፉ። በ1967 ሞከሩ ተሸነፉ። ከዚያም በኋላ በ73 ከተሸነፉ በኋላ እስራኤልን በሰላም እንጂ በጦር አናሸንፋትም ብለው ተስፋ ቆርጠው ራሳቸውን አጥር ከግብጽ የግብጽ ፕሬዚዳንት ፓርላማ እስራኤል ክኔሴት መጥተው ንግግር ባድርገው ሰላም ተፈጠረ። እና ከአረቦች ጋር ከጠላት ጋር ሰላም ለመፍጠር የተሻለ ኃይል ሲኖርም ብቻ ነው ኃይል አላቸው ብሎ ሲፈሩ ብቻ ነው የሚያከብሩን ሰላምንም የሚፈጥሩ እንጂ አንድም ቀን እስራኤል ደካማ ሆና ካገኙ አሁን ብንወጣ እስራኤል እናሸንፋለን ብለው አረቦች ካመኑ በዚያውን ቀን ጦርነት ያነሳሉ። ይሄ ታወቀ ነው።
1: ሌላው ያዛ ጉዳይስ እንዴት ነው? አሁን የሰላም ምክር ቤቱ እንዲገባ ተፈቅዷል ተባለ እና ውጤት ይኖረው?
0: ይሄ ሰላም እኔ አሁን ለምሳሌ አድርጌ የምናገር የምፈልገው ድሮም ሊባኖስ ነው። ድሮም ሊባኖስ የተባበሩት መንግስታት ሰላም አስከባሪ ጦር ተብሎ አለ። ከዚያ
1: 2006
0: ህዝባላ ያለፈ በእስራኤል ላይ እርምጃ ሲወስድ ግን እዚያ ዝም ብሎ የሚያዩቸው እንዲያውም ፎቶ ያነሷቸዋል። እና ከሞሮኮ መጥተው ከአረብ ሀገር መጥተው ታጣቂ ወታደሮች ጋዛ ሆነው ወደ እስራኤል ሀገር ጥቃት እንዳይደርስ ይከላከሉልናል ማለት ድክመት ነው።
1: ስለዚህ ጥያቄ ምልክት የሚገባበት ሁኔታ ነው።
0: እኔ የማምነው በእስራኤል የጦር መከላከያ 4 ነጥብ በቃ
1: ጥሩ። ሌላው እንግዲህ በአጭሩ በህብረተሰባችን መካከል ብዙ ልዩነቶች፣ ብዙ በሀሳብ ዙሪያ በእምነት ዙሪያ ብዙ ሰሞኑን መነጋገሪያ የሆኑ ነገሮች አሉና እንደው ምን ትላለህ?
0: መቼም በማህበራዊ አውታሮች አይቻለሁ፣ ሰላማዊ ሰልፉንም አይቻለሁ። በዚህ ጉዳይ አንድ ነገር መናገር የምፈልገው አንደኛ ከ1991 ከቢፍታ ስለሞ በኋላ የመጡት በሙሉ ክርስቲያኖች ናቸው ብለው አንዳንድ ሰዎች የሚናገሩ ሰዎች አሉ። ይህን አልደግፍም፣ ከእውነት የራቀ ነው፣ መሰረትም የሌለው ነው። ለምን እናገረው? በጥንቃቄ ብናገር ጥሩ ነው ብዬ አስባለሁ። ይህ አንድ። ሁለተኛ ከአዲስ አበባ ከጎንደር እያሉ ወደ እስራኤል ሀገር ሊመጡ ይሁዲያንን ይሁዲያን ዘርነን ብለው ያውንም ግዩሩን አድርገው ከዚህ ከመጡ በኋላ እንደገና ወደ ክርስትና እምነት መሄዳቸው ብቻ ሳይሆን ሌላውን ምንም እንዲሄድ መቀስቀስ፣ ይህን ሁላችን ልንቃወም ይገባል። በነገራችን ላይ እንደዚህ የዚህ አይነት ስራ የሚሰሩ ሰዎች ለቀሩት ወገኖቻችን ከዚያ ለቀሩት ወገኖቻችን እንዳይመጡ እንቅፋት መሆናቸው ማወቅ አለባቸው። ምክንያቱም ጉዞውን የሚቃወም ሰው ይሄን ካየው ያመጣናቸውን መች ሆኑን ያመጣናቸው እንደገና ወደ ክርስትና እምነት ሄዱ መሄድ ብቻ ሳይሆን ሌላውን በዚያ እንዲያምን ቅስቀሳ እያደረጉ ነው እያሉ መሳሪያ መጠቀሚያ እየሆኑ ለወገኖቻችን እንቅፋት አይሆኑም። ሁለተኛ ደግሞ እንደዚህ ያሉ ሰዎችም ቢኖሩ የተወሰኑ ሰዎች በዚህ የሚያምኑ ሰዎች አሉ፣ እነሱ መቃወም አለብን ማለት ነው እንጂ አጠቃላይ ከ1991 አንስቶ የመጣው በሙሉ ወደ ክርስትና እየተመለሰ ነው ማለት ደግሞ ተውነት የራቀ ነው፣ መሰረትም የለውም እውነት ለመናገር። ሌላው ደግሞ ምንድን ነው ጨሳ ውስጦች በእነሱ አመራርነት ሰላማዊ ሰልፍ ደግሞ ሃይማኖታችን ሰውን እያሳመኑ ወደ ሌላ ሃይማኖት እየወሰዱ ነው ለሃይማኖታችን 2000 ዓመት ዘመን የተዋጋንበትን መስዋዕትነት አባቶቻችን የከፈሉበትን ሃይማኖት ይዘን የመጣነውን ሃይማኖት መጠበቅ አለብን ብለው ደግሞ ለመብታቸው መውጣት ደግሞ ይሄ ደግሞ መብታቸው ነው፣ ይህን ደግሞ ማክበር ይገባል። ይህንን መሰረት አድርገው አዲስ ገቢና ድሮ የመጣ እያሉ ለማለያየት እኛን እኮ አጠቃላይ ከ1991 አንስተን የመጣ ነውን እኮ አግልለውን ክርስቲያን እያሉን ነው ብሎ ደግሞ ፕሮፓጋንዳ ማውጣት ገና ለፖለቲካ ጥቅም ብለው ደግሞ ብትቆጠቡ ከዚህ ጥሩ ነው። እኔ እውነቴን ነው። ከኢትዮጵያ ብዙ ነገር ማምጣት ይቻላል። ጤፍ ማምጣት ይቻላል። ሽምብራ ማምጣት ይቻላል። ሰሊጥ ማምጣት ይቻላል። እዚህ ሀገር ለመነገድ የኢትዮጵያን ኋላ ቀርነት አስተሳሰብ፣ ጥላቻ፣ የመለያየትን ባህሪ አምጥቶ ከዚህ ሀገር ማክሰምን ሁላችን ልንቃወም ይገባል። እዚህ ሀገር ገባን የኢትዮጵያ ይሁዳኖች 4 ነጥብ ሃይማኖቱን ጥሎ ሄዶ ወደ ክርስትና እምነት ተከትሎ እያለ እየዞረ የሚሰብክን ሰው መቃወም አለብን። ይሄ ምን እቃወማለሁ።
1: ጥሩ እንግዲህ ችግሮችን በውይይትን መፍታት ጥሩ ነው። በጣም እናመሰግናለን። መልካም ምሽት።
0: አመሰግናለሁ። መልካም ምሽት ለሁላችን።
1: መልካም ምሽት። ቻው ቻው። የተከበራችሁ አድማጮቻችን ፕሮግራማችን ይቀጥላል። እንደ ሙዚቃ እናሰማና እዛ በኋላ ፕሮግራማችን ይቀጥላል።

0: ሁኔታ በርካታ ቤተሰቦች አሉ። ቢያንስ
1: የተከበራችሁ አድማጮቻችን ከዚህ ቀጥለን በጎንደርና አዲስ አበባ የሚጠባበቁ ቤተሰቦች ወኪሎቻቸው ዋና ስራ አስኪያጆች በስልክ መስመራችን ይገኛሉ። በአዲስ አበባ የሚገኙ ቤተሰቦች ማህበር ስራ አስኪያጅ አቶ ክንዱ ካልሳ እንዲሁም በጎንደር የሚገኙ ቤተሰቦች ዋና ስራ አስኪያጅ አቶ አደራጀው አለሙ ሁለቱም በስልክ መስመራችን ይገኛሉ። ጤና ይስጥልን እንደምን አላችሁ?
2: ሰላም ሰጠኝ እንዲሁም አድማጮቻችን በያላችሁበት ሰላምታ ይድረሳችሁ።
1: እኛ ደህና ነን። አቶ አደራጀው እንዴት ናችሁ?
0: ዛውር መስገን ሰላም ናችሁ? ሰጠኝ እንዲሁም አድማጮቻችን ሰላምታችን በያላችሁበት ይድረሳችሁ እንላለን።
1: እናመሰግናለን። እንግዲህ እናንተ በርካታ አመታት ነው በጎንደርና በአዲስ አበባ እየተጠባበቃችሁ ያላችሁ፣ አሁንም ወደ እስራኤል ለመምጣት እየተጠባበቃችሁ እንደሆነ እናውቃለንና እንዴት ነው አሁን ያላችሁበት ሁኔታ? እስኪ ከጎንደር እንጀምር አቶ አደራጀው።
0: እሺ፣ እንግዲህ አሁን ከጎንደር ያለንበት ሁኔታ በርካታ ቤተሰቦች አሉ። ቢያንስ 15,000 የሚሆኑ ይኖራሉ ባለ ፋይሎች መዝገብ ያላቸው፣ መዝገብ የሌላቸው ደግሞ በሺ የሚቆጠሩ አሉ። እነዚህ ነው የቤተሰብ በጎንደር በመጠባበቅ ላይ ሲኖር ሃይማኖት እየጠበቀ በቀን 3 ጊዜ እየጸለየ ሃይማኖቱን እየተጠባበቀ ልጆች ሃይማኖት ይማራሉ፣ የዕብራይስጥ ይማራሉ። ሁሉም ነገሮች አሉ። ሃይማኖቱን ያካተቱን ነገር አለ። ኦሪት አለን፣ እንደዚሁም መቅቢያ አለ። የተለያዩ የበዓል ማክበሪያዎች ሁሉ፣ የሃይማኖት ማስከበሪያዎች ሁሉ አሉ። እንደዚህ አይነት እያከበረ ነው የሚገኘው እና ጉዞን ግን ታቋረጠ 4 ዓመት እያስቆጠረ ነው። ጉዞ የለም። አሁን ህብረተሰቡ በመጠባበቅ ላይ ነው ያለው። እንግዲህ በተስፋ ነው ያለ። ያው እንሄዳለን መንግስት ይወስንልናል እያለ በመጠባበቅ ነው የሚገኘው።
1: አቶ ክንዱ ካሳስ፣ እናንተ ያላችሁበት ሁኔታ ምን ይመስላል?
2: በጣም አመሰግናለሁ ሰጠኝ። በመጀመሪያ ይህን እድል አመቻችተህ ያለውን የህብረተሰቡ ሁኔታ ማወቅ አለበት ብለህ ስለ ፕሮግራም ስላዘጋጀህ ከልብ አመሰግናለሁ በህብረተሰቡ ስም። እኛ እንግዲህ አዲስ አበባ 29 ዓመት እያለፈን ነው። በ29 ዓመት ውስጥ ስንመጣ ወደ እስራኤል ሀገር እንሄዳለን ብለን ከተለያዩ ክፍለ ሀገራቶች ነው የመጣ ነው። ከጎጃም፣ ከወሎ፣ ከትግራይ፣ ከጎንደር እንዲሁም ከጭልጋ። በእርግጥ ብዙ ሺህ ወገኖቻችን ወደ እስራኤል ሀገር ቢገቡም ግን የእኛ ነገር ግን 29 ዓመት በችግር በስቃይ በረሃብ በዘመድ ናፍቆት በእስራኤል ሀገርን በመናፈቅ ብዙ ወገኖቻችን እዚህ ሙተው አልቀዋል። አሁንም ያለው ህብረተሰብ ኑሮ ውድነቱ በጣም ከባድ ነው። ሰርቶ መብላት አይችልም። አብዛኛው ከግብርና የመጣ ማህበረሰብ ነው። የቀን ስራም ልብስ አጠባም ነበረ ህብረተሰቡ እየሰራ የሚተዳደረው። እሱም በቂ አይደለም። ኑሮውን ለመምራት ለመግፋት እያስቸገረ ሁኔታ ነው ያለው። ቤት ኪራይ አሁን ኮሪደር የሚባል ነገር መጥቶ ኢትዮጵያ ውስጥ ፈርሶ አብዛኛው ከከተማ ውጭ ነው እየኖረ ያለው። ያም የቤት ኪራይ መክፈል አጥቶ አብዛኛው በጣም በችግር በስቃይ ከነበረው ከዚህ በፊት ከነበረው አሁን ደግሞ የባሰ ከችግር ላይ ችግር ሆኖበት አንድ ቀን ወደ ሰራ ሀገር ገባለሁ በማለት በተስፋ እየተጠባበቀ ይገኛል። ቅድም ወንድሜ አደራጀው እንዳለው ሃይማኖቱን ጠብቆ ህጉን እያከበረ በዓላቶችን፣ አጽዋማቶችን በህጉ መሰረት እያከበርን በተስፋ ነው የምንጠባበቀው። ችግሩ ግን በጣም በጣም ከብዷል ሰጠኝ። ዘርፈ ብዙ የሚባል ችግር ነው ያለው ይመስላል አዲስ አበባ ላይ ያለው ሁኔታ።
1: አሁን በርካታ አመታት ክንዱም እንደገለጽከው ወደ 29 አመታት መጠበቅ ቀላል አይደለም። በጎንደርም በተመሳሳይ ሁኔታ እንዳላችሁ ነው የምንረዳውና በምን ተተዳደራላችሁ? ኑሮው ውድ እንደሆነ እንሰማለን። አሁን ያለው ሁኔታ በጸጥታም በኩል በተለይ ጎንደር ላይም ችግር እንዳለ እንሰማለንና ያላችሁበት የኑሮ የህይወት ሁኔታ ምን ይመስላል አቶ አደራጀው?
0: አሁን የኑሮ ሁኔታ ወንድማችን እንዳለው በተለይ እንግዲህ በጎንደር ከተማ ላይ ያለ ህብረተሰብ ሰርቶ የሚተዳደርበት ሁኔታ የለውም። ምን አድርጎ እንደሚኖር ለእናንተ ግልጥ ለማድረግ በጣም በችግር በሰቀቃ ነው ያለው። የቀን ሰርቶ ለመመለስ ወጥቶ ገብቶ ለመመለስ አስቸጋሪ ነው ያለው ሁኔታ። ብዙ ነገሮች አሉ፣ አሁን ለመናገር በዝርዝር ያስቸግራሉ። ምክንያቱም ወደ ፖለቲካ ውስጥ ያስገቡና ሌላ ጥያቄ ያስጠይቃል በሚል ነው እንጂ ስለ ደህንነቱ ጉዳይ ማንም የሚያውቀው ስለሆነ ችግር ነው ያለንበት። ስለዚህ በምን ይተዳደራል የሚለው ሁኔታ ያው ከሞላ ጎደል ያው ምሳ በልቶ ከሆነ እራት አይበላም፣ እራት በልቶ ከሆነ ምሳ አይበላም። የሚላክለት ከእስራኤል ሀገር ወገኑ የሚልክለትን ያችንን እንደማንም አበቃቅቶ ለቤት ክራይ የሚሆን ለልብስ ለምግብ ፍጆታ አድርጎ ነው የሚያኖር የሚችለው እንጂ ንግድ የሚባል አይነግድም ወይም የቀን ስራ አይሰራም። ቅድም ክንዱ እንዳለው ከአርሶ አደር የመጣ ነው፣ የመንግስት ሰራተኛ አይደለም፣ በትምህርት ደረጃ የሚያልፈው ነገር አይኖረውም። ይሄ ነው ያለው። አሁን በጎንደር ከተማ በተለይ አሁን የእድሜ ባለጸጋዎች አዛውንቶች መጥተው ከልጆቻቸው ጋር ሳይገናኙ በርካታ ሰዎች አሉ። አሁን ልጆቻቸው እስራኤል ሀገር አሉ። እነሱ እናት አባት አሩግ እናት አባት እስራኤል አይደላችሁም ተብለው የሚሆን ምን ምክንያቱ አይታወቅም፣ እዚህ ጎንደር ላይ በመጠባበቅ አሉ። ልጆቻቸው ይመጡልና ሲሉ እዚህ አባትም ደግሞ ሄደን እንገናኛለን ሲል መጨረሻው ሞት ይሆናል። ልጆች እዚህ ያሉ እናት አባት እስራኤል ሀገር አለ። በጣም በስቃይ በዘመድ ናፍቆት በስስት ነው ያለው። ያም ሆኖ ብዙ በርካታ ነገሮች አሉ። ሞት አለ። አንድ ቦታ ቀብር ቦታም ሞልቶ ሌላ ቦታ አሁን አጥም እያወጣን የምንቀብርበት ሁኔታ ነው ያለ። በጎንደር ከተማ ከባድ የኑሮ ሰቆቃ ነው ያለው ለማለት እፈልጋለሁ። መተዳደሪያ ሀብት ምናምን የለውም። አሁን ባልነው መሰረት ከእስራኤል ሀገር በሚልኩላቸው ዘመዶች ባለቁርጥ የሆነ የቅርብ ዘመድ ያለው ይልክለታል። አክስት፣ አጎት፣ የርቀት ዝምድና ያለውም በችግር ነው የሚኖረው በጣም እና ይህን ነው የሚመስለው በጎንደር ያለ ህብረተሰብ።
1: ገባኝ። አሁን በመምጣቱ ሂደት የተገባላችሁ ቃል አለ ወይ ወይስ እንቅስቃሴ አለ ወይ? እንዴት ነው ክንዱ?
2: መልካም ሰጠኝ። የተገባልን ቃል የለም። በእርግጥ ባለፈው እሁድ እናዳነ ሀብታሙ የሴኩኒት ሰራተኞች እንግዶቹን ይዘው መጥተዋል። ያለውን ችግር ጸሎት ቤት ገብተው በታብረው ጸልየው ያለውን የማህበረሰቡን ችግር በስፋት አስረድተናቸዋል። ደብዳቤ በእንግሊዝኛና በዕብራይስጥ አድርገን ችግራችንን የሚገልጽም ሰጠናቸዋል። በዚህ ቀን ትሄዳላችሁ ወይ መንገዱ በዚህ ቀን ይከፈታል የሚል ነገር የነገሩን ነገር የለም። እነሱም ያሉን ምንድን ነው ሴኩኒት አውዲት መንገዱን በሚመለከታቸው ካሉ መስሪያ ቤቶች ጋር ተነጋግረን አንድ መፍትሄ ላይ እንደርሳለን፣ ይህን ችግራችሁን ወስደን ላለው ለሚመለከተው አካል እናቀርባለን ነው እንጂ አሁንም በጉዞ በመንገዱ በኩል ተስፋ ያለው ነገር የለም። ከአደራደር እየጨለመ ነው ያለው። በዚህን ቀን ትሄዳላችሁ ወይ በዚህን ቀን መንግስት ይህን ወስኗል ይህን ያክል ህዝብ ይሄዳል የሚባል ነገር የለም። ይመጣል፣ እንግዳ ይጎበኘናል፣ ይሄዳል፣ ይመጣል፣ ይጎበኘናል፣ ይሄዳል። እኛ እያለቀስን ችግራችን እናገራለን። የተገባልን ቃልም ሆነ በመንገዱ በኩል ይሄ ነው የተባልነው ነገር ግን ምንም ነገር የለም እስካሁን።
1: እዚህ ያሉ ቤተሰቦች ያው በየጊዜው የሚያሰሙትን ሮሮ ታዳምጣላችሁ፣ ትሰማላችሁ ብለን ተስፋ እናደርጋለን። ያለውን እስኪ ሁኔታ እዚህ ላለው ምናልባት ቆየት ብሎ ለመጣው ሰው አንዳንዱ በአጠቃላይ ቤተሰቦቹ ለመጡ እንዲው የምታስተላልፉት መልእክት ካለና የእናንተ ሁኔታ እንዲታወቅ እንፈልጋለን የምትሉት ነገር ካለ እስኪ ድሉ እንስጣችሁ። አቶ አደራጀው።
0: እሺ፣ አሁን ምንድናለ ምልክቱንን ለማስተላለፍ አሁን በእርግጥ እየመጡ የሚያዩንን ፈረንጆች አሉ፣ ሌሎችም አሉ። ከምስለ ዳፔንም ሰራተኞች ከስኩኒቲ ውዴት ከአዲስ ገቢዎች ሚኒስቴር መጠው ገብቶ አሁን ክንዱ እንዳለው ቃል የገቡልንን ምክንያት የለም። ዛሬም አሁን ከኛ እነራ ባልድማን ወደ ሶስት ራቦች አብሮ መጥተው ነበሩ። አይተው ጎብኝተው ነው የሄዱትኝና አይዟችሁ ትመጣላችሁ የሚለው በስተቀር እንጂ ይሄ ነው ብለው ቃል አልገቡልንም። በዚህ ጊዜ ትሄዳላችሁ የሚል ነገር የለም፣ ጠብቁ ነው። በዚህ ውስጥ ላይ ደግሞ አሁን ያለን አስቸጋሪ ሁኔታዎች እንደሚታወቅ ነው። መልእክት እኛ ማስተላለፍ የምንፈልገው ማንኛውም የእስራኤል ዜጋ በመጠባበቅ ያለ ሃይማኖቱን እየጠበቀ የሚገኝ ህብረተሰብ፣ ማንኛውም የይሁዲ ሃይማኖት ተከታታይ በዘሩ እየተጣራ እንዲሄድልን አንዱ መልእክታችንን ነው። ምክንያቱም መንግስት ይምጡልን ብሎ ውሳኔ በወሰነ ጊዜ መስፈርት የሚባል የሚያወጡ አካሎች አሉ። ማን እንደሚሆን ባናውቃቸውም መስፈርት ይሏሉ። ተወለድክ፣ ትዳር ከመሰረትክ፣ 18 ዓመት በበላይ ከሆንክ ከቤተሰብ ጋር ተድም ተብሎ ገንጥሎ የሚቀርበት ሁኔታ አለ። ይሄ ትዳር መመስረትና መውለድ መክበድ እድሜው ሲደርስ ይሄ ኃጢአት አይደለም፣ ወንጀል አይደለም። ስለዚህ አባትና እናቱ ወደ እስራኤል ሀገር ሲሄድ ልጁነን አክትቶ ሁሉንም ልጁነን ወደ ኋላ ሳይተው እዞበት የሚሄድበት መንገድ የሚፈጠርበት ቢሆንልን መልእክት ለማስተላለፍ እፈልጋለሁ። በሁለተኛ እህትና ወንድም የአንድ እናት አባት ልጅ ተወልዶ ግማሹ ኢትዮጵያ ይቀራል፣ ግማሹ እስራኤል ሀገር። ይህም እህትም ወንድምም አብሮ ሲሄድ አብሮ የሚሄድበትን መንገድ ቢፈጠርልን መልእክታችንን ነው። ሌላ የሙት ልጆች አሉ፣ አክስት፣ አጎት፣ አህት ያደጉ ተጠግተው ሁሉንም አጠው በአክስት በአጎት በአህት እያደጉ ልጆች አካትታቸውን መስፈርት ተብሎ የሚቀሩበት መንገድ አለ። እነዚህም ከአሳዳጊያቸው ከአክስት አጎታቸውና ከአህታቸው ጋር ሳይነጠሉ አብረው የሚያሉበት መንገድ ቢፈጠር ህብረተ የኛ ህዝብ እሱ በእስራኤል ሀገር የሚገኝ ትኩረት አድርጎ ውሳኔ መንግስት ግፊት አድርጎ ቢያስወስንልን ይሄ መልእክታችንን ነው። የአንድ ግድም ዝምድና የሚባል መስፈርት የሚያወጡት አሉ። የእናት አባት ልጅ እንጂ የአባት ልጅ ወይም የእናት ልጅ ማማላት አይችልም እያሉ ብዙ ህዝቦች የተውላሉ። መሄድ የሚገባቸው ዝም ብለው የተቀመጡ ህብረተሰቦች አሉ፣ 20 ዓመት 30 ዓመት ድረስ የደረሱ። እነዚህም ማን ሊያሟላላቸው ነው? የአባት ልጅ የእናት ልጅ ካላሟላ ማን መስሪያ ቤት ገብቶ ሊያሟላላቸው ነው? ይህም እንደ መስፈርት ተይዞ ባይወጣ የሚል ምልክት አለን። ሌላው ምስራ ዳፒንም ውስጥ ላይ የእኛ ይምጡልን ብለው የሚያመለክቱ ሰዎቹ ወረፋ ተይዞላቸው እያነጋገሩ አቤቶታቸውን እያቀረቡ መፍትሄ እያገኙ ስላልሆነ እዛ ምስራ ዳፒንም ውስጥ ላይ የሚያሰሩ ሰራተኞች የእኛን ህዝብ ሄደው እዛው ቦታ ላይ ባመለከቱት መሰረት የቀን ገደብ ተይዞላቸው ቀጠሮ ተይዞላቸው አቤቱታቸውን አቅርበው ችግራቸውን መፍትሄ እንዲያገኙ ይህንን ማድረግ ለማለትና ለማስተላለፍ እፈልጋለሁ። ይሄ አይሆንም። አሁን በስልክ ብቻ ነው የኛ ሰዎች የሚስተናገዱት፣ በስልክ ብቻ ስለሆነ ስልክ ደውለው ይመጡላችኋል ካልሆን በስተቀር ሄደው ያመለከቱበትን ቀንና ፋይላቸውን አንቀሳቅሰው ያላቸውን ችግር የማውራት የማቅረብ እድሉ አልተሰጣቸውም እና ይህ እድልም እንዲመቻችላቸው ቢደረግ የሚል መልእክት አለኝ። የመጨረሻ መልእክቴ አሁን እኔ እንደመነሻ ፈርሜ ነው የቀረሁትኝ። ሰባት ሆነን ተወልደን እናት አባቶቻችን ኢትዮጵያ ሞተው ነው የቀሩትኝ። ስድስቱ እስራኤል ሀገር ገብተዋል። እኔ ግን ቀርቻለሁ፣ ፈርሜ ነው የቀረሁት።
1: ምክንያቱ ምንድን ነው?
0: ትልቃቸው ምክንያቱ አሁን ይሄ ነው ብዬ መልእክቴ የማስተላልፈው። ሰው ፍጹም አይደለም፣ ሊሳሳት ይችላል፣ በቃልም ሊሳሳት ይችላል ሲናገርና፣ ተናግሬ የተሳሳትኩት ካለ ቢነገረኝ ማስተካከል ይችል ነበርኩኝ። ነገር ግን ፈርሞ ማንኛውም ህብረተሰብ ብዙ ህዝብ የፈረምና የቀረ አለ። ይህ ህዝብ ፈርሞ የቀረበትን ምክንያት አይነገረው፣ ችግሩ አይነገረው። ወይም እስራኤል አይደለህም አልተባለም፣ ወይም ደግሞ ይህ ጉድለት አለብህ ተብሎ አይነገርም። እና ስለዚህ ችግሩ መነገር አለበት። አንድ ሰው ተጠይቆ የቀረበት ምክንያት ምንድን ነው ተብሎ የህግ አካል ቢያሳውቀው የተሻለ ነው። ስለዚህ ያው ፈርሞ የቀረ ሰው ችግሩ የቀረበት ምክንያት ቢነገረው የተሻለ ይሆናል መልእክትን ያለኝ። ከዚህ በተረፈ የእኛ ሰዎቹ ያው ትግላቸውን እያየንን ነው። ሰላማዊ ሰልፍ ያደርጋሉ። ይምጡልን ነው ሁሉም፣ ማንኛውም ሰው ይምጡልን፣ ይግቡልን፣ በኢትዮጵያ ውስጥ ያሉ እስራኤሎች ይምጡልን የሚለውን ማበረታታት እና ማመስገን እወዳለሁ። ጅማህ ላይ ግን እነሱ አንድ ወጥ እና አንድ ያደርጉልን የተሻላል። የየግላቸው የመፈረካከስ እና የሚባል ነገር እንሰማለን። አቅሙ ግን የኛ አይደለም። ነገር ግን እነሱ አንድ ወጥ ሆኖ በአንድ ሂደት ቢሄዱልን አደራላለሁኝ። አመሰግናለሁ።
1: ጥሩ። አቶ ክንዱ
2: መልካም ሰጠኝ። አዎ፣ አሁን ትልቁ ችግር የኛ ኢትዮጵያውያን ሲሄዱ ከዚህ በፊት የሚሄዳችሁ እዛ ያሉት እስራኤሎች ወገኖቻችን በትግል ነው፣ ሁል ቀን ሁሌ በሰልፍ ነው፣ ሁሌ በትግል ነው። ስለዚህ ትግላችሁ አንድ ላይ ሆናችሁ ለወደፊቱ ይሄ ህዝብ እንዲሄድ እንድትታገሉ እንፈልጋለን። አሁን ሰሞኑ የምንሰማቸው አንዳንድ ነገሮች አሉ። አንዱ በዚህ ጋር ሰላማዊ ሰልፍ ያደርጋል፣ ሌላኛው ደግሞ በዚህ ጋር ልክ አይደለም ይላል። እና ይሄ ነገር ለእኛ ማይጠቅም፣ ለእናንተ ማይጠቅም። ስለዚህ እኛ አንድ የምትፈልጉ ከሆነ አንዱ ናችሁ፣ እጅና ጓንቱ ናችሁ፣ ልትታገሉልን ይገባል። ሌላው ክኔሴት ውስጥ ያሉ የኛ ኢትዮጵያውያኖች የማስተላልፈው መልእክት፣ እባካችሁ ይሄ ህዝብ 29 ዓመት ሙሉ መከራውን እያያለ ህዝብ ነው። እኛስ ኢትዮጵያውያን ኢትዮጵያ ብንሆን ከነ ቤተሰቦቻችን ብላችሁ በእኛ አይን ልታስቡት ይገባል። እኛ እዛ ብንሆን ምንድን ነው የምንሆነው ብላችሁ ልትገነዘቡ ይገባል። ለምን ከዚህ በፊት ማንሳት ፈልጋለሁ፣ ክቡር ዶክተር አምባሳደር አብርሃም ንጉሴ ድምፅ አልሰጥም ብሎ በእናታቸው እስራኤል የሆኑ ካልሆነ አይመጡም ተብሎ የነበረውን በአባት የሆነውም እንዲገባ አድርጎ አስቀይሮ ድምፅ አልሰጥም ብሎ ብዙ ሰው ገብቷል። ስለዚህ በተደጋጋሚ ጊዜ ክኔሴት ውስጥ ለሀገሪቱ በጀት ሲመደብ ለእኛ ለኢትዮጵያውያኖች በአልያው ጉዳይ በመንገዱ ጉዳይ ብሎ የሚጠይቅ ግን የክኔሴት አባል 3 አሉ፣ ግን አንዳቸውም ይህን ጥያቄ ሲያነሱ ሰምቼ አላውቅም። ለምን ወገናት ባሉለም እዚህ የሚሰቃየው ህዝብ ከ2000 በላይ አዲስ አበባ ላይ ቀብረናል። አሁን ያለውም ህዝብ ሞቶ እንዲቀር ነው ፍላጎታችሁ? እባካችሁ መንግስትን ቅርብ ስለሆናችሁ ማስጨነቅ እና መጠየቅ ትችላላችሁ፣ ስልጣን ውስጥ ካላችሁ ድረስ። ስለዚህ ከዚህ በኋላ በቃችሁ ልትሉን ይገባል። መንግስት ልትጠይቁ ይገባል። የተቀመጣችሁበትን የስራ ኃላፊነት በአግባቡ ልትወጡ ይገባል። ይሄ ህዝብ 27 ዓመት እስራኤል እንደሆነ ተጣርቶ ተንጣሎ በብዙ ነገር የተቀመጠ ህብረተሰብ ነው። ስለዚህ ይህንን ነገር አስረድታችሁ በቅርብ ቀን አንድ ውሳኔ እንድታስወስኑልን በክኔሴት ይህንን ነገር እያነሳችሁ ድምፃችንን እንድታሰሙልን ማለት ፈልጋለሁ። ቀደም አደረጃጁ ያላችሁ በሙሉ የኛም አስተዋጽኦ ናቸው። እሱ ላይ መጨመር መፈልገው እናት አባት እህት ወንድም የሚለው ነገር ቀርቶ አክስታጉት ብዙ ያልተነካለ ነዚህ በዘርነቱ እየተጣራ ከዚህ በፊት እንደተደረገው የዘመቻ ጉዞዎች እንደዚህ አይነት ዘመቻ ተደርጎ ወደ እስራኤል ሀገር እንድታስገቡን ያ ካልሆነ አሁንም መስፈርት እየተባለ በየጊዜው ነገሮች እየሰፉና ችግሩ እየበዛ ነው የሚሄደው። ይሄን አደራማን ትፈልጋለሁ። ሌላው እህት ወንድም ሆነው ወይ ባባት ወይ በእናት ነው የምትገናኙት ተብሎ ይቀሩ ሰዎች ደግሞ አሉ። ወይ ባባት ወይ ይሄ ነገር ራሱ ልክ አይደለም። አንድ ሰው እህት ወንድም ከሆነ በእናቱ ከሆነ እስራኤልነቱ በእናቱ በኩል እዛ ያለ ሰው የሚያገናኘው ከሆነ ሊሄድ ይገባል። ስለዚህ በወይ በእናት በአባት በሁለቱም መገናኘት አለባችሁ ተብለው ብዙ ሰዎች ፎርም ሞልተው የቀሩ ሰዎች አሉ። ይሄም ልክ አይደለም። ስለዚህ ምሳሌ አፈኒም ስልኩንም በሩንም ክፍት አድርጎ የእኛ ሰዎች የእኛ ወገኖች እዛ መጥተው ቅሬታቸውን ሲያቀርቡ ሊሰማን ይገባል፣ ሊያዳምጣቸው ይገባል። ስለዚህ ይህንን ነገር አደራ ማለት ፈልጋለሁ። ለእስራኤል ሀገር መንግስት እባካችሁ እኛ ዘሮቻችሁንን እስራኤሎች ነን፣ በችግርና በስቃይ ምንበላው አጠን ምንጠጋበት አጠን የበየሰው በረንዳ ቤት ወድቀን ያለ ነው እና በቅርብ ቀን ሌላ ዓለም ላይ እንደምትወስዱት ሌላ አገር ላይ እንደምትወስዱት ጉዞ ጥሪ አድርጋችሁ ወደ እስራኤል ሀገር እንድታስገቡን በእስራኤል አምላክ ስም እለምናለሁ። ይሄ ነው ያለኝ ነገር።
1: ጥሩ። ቁጥራችሁ አሁን በትክክል ይታወቃል ስንት እንደሆናችሁ አዲስ አበባ?
2: አዎ፣ በነፍስ ወከብ እስከ 3000 በአባወራ ደግሞ 560 እንሆናለን።
1: አቶ አደራጀው እስቅድም የገለጽክ መሰለኝ ቁጥራችሁ ስንት ነው ለማስታወስ?
0: ምናልባት በአባወራ እኔ በዚህ በስራ ስገባ 3000 አባወራዎች ነው የተረከብኩት መዝገብ። በንስ ኮከብ 15000 ነው። ነገር ግን በርካታ መዝገብ የሌላቸው አሉ። መዝገብ የሌላቸው ስል እናት አባታቸው ውስጥ ሆነው በቤተሰብ ስር መዝገብ የነበሩ እናት አባታቸው ሲሄዱ መዝገብ የላቸውም ተብለው የተገለሉ ትዳር መስርተው የቀሩ እነዚህ አይነት ሰዎች አሉ። እንደዚሁም የሞቱ ልጆች ፋይሉ በእናት አባታቸው ነበር። ልጆች እናት አባታቸው ሲሞቱ ልጆች አሉ 10 7 8 9 እስከዚህ አባወራ ድረስ ያለ ይሄ አይነት መዝገብ የሌላቸው በሺ የሚቆጠሩ ይሄ ቁጥራቸው አይታወቀኝም ምክንያቱም መዝገብ ላይ ስላላስቀመጥኩኝ በሺ የሚቆጠሩ አሉ። ንጹህ የእስራኤል ዜጋ የሆኑ በእናት አባታቸው እስራኤል ሃይማኖታቸውን የይሁዲ ሃይማኖታቸውን የሚከታተሉ በርካታ ህዝብ አሉ። በጎንደር እንደዚህ በቀላል አይደለም፣ ብዙ ነው ያለ።
1: ጥሩ። እንግዲህ ልማችሁ እንዲሳካ እንመኛለን። እኛም እዚህ ያለውን ሁኔታ ህብረተሰቡም የሚያነሳው ስለሆነ በየጊዜው እንጠይቃለን የሚመለከታቸውን ክፍሎች። በቅርቡ ደግሞ ከምትመኟት ሀገር እንዲሁም ደግሞ ከቤተሰቦቻችሁ ጋር ተገናኝታችሁ የነበረውን ነገር እንደ ታሪክ የምታስታውሱበት ሁኔታ እንዲፈጠር እንመኛለን። አቶ ክንዱ ካሳና አቶ አደራጀው አለሙ በጣም ነው የምናመሰግን።
2: በጣም እናመሰግናለን። ሰጠኝ
0: አመሰግናለን።
2: በሚመቻችሁ ጊዜ እየደወላችሁ ችግራችንን ላለው ይሄ የሬዲዮ አውታር ጥሩ መልእክት ማስተላለፊያ ነው እና እንደዚህ በሆነላችሁ ጊዜ እየደወላችሁ ያለንን ሀሳብ ብትጋሩን ለወደፊቱ ይሄ ነገር ቢቀጥል ማለት እወዳለሁ። አንተንም የሬዲዮ ጣቢያ አዘጋጆችንም በሙሉ ግን ከልብ እናመሰግናለን። ሳልኝ
1: እናመሰግናለን። እኛ እንከታተላለን ሁሌም ያለውን ሁኔታ ያው እንደምታዳምጡት እንነጋገራለን። እናንተንም ያላችሁበትን ሁኔታ እንጠይቃለን። አይዟችሁ፣ እንግዲህ ይሳካል አንድ ቀን። ያው ጊዜ ቢፈጅም እዚህ ያሉት ቤተሰቦችም በየጊዜው እየደወሉ እኛን ይጠይቆናል። ያው እኛ የሚመለከታቸውን ክፍሎች እንጠይቃለን፣ የሚሰጡንን መልስ እናቀርባለን። ስራችንም እንደዛ ስለሆነ ነው። እንግዲህ በድጋሚ ህልማችሁ ይሳካ። በጣም እናመሰግናለን። ሰላም ጊዜ።
0: ሰላም ሰላም።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከሁለ ገብ ባለሙያ ጀምበር መንግስቴ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ጀምበር፣ እንዴት አመሸ?
1: ጤና ይስጥልኝ ሰጠይ፣ እንዲሁም አድማጮቻችንና የስራ ባልደረቦች ሰላምታ ይድረሳችሁ እላለሁ። መልካም ሳምንት።
0: መልካም ሳምንት እንላለን። እንዴት ነህ? ሰላም ነህ ወይ?
1: እኔ በጣም ደህና ነኝ። ክብሮች ፋ እንግዲህ አገሪቱን ሰላም ያድርግልን። ጠላት በየቦታው ያንጃብባል፣ ግን ታመን በእግዚአብሔር ተወክል በእግዚአብሔር ነው። እምነታችን በእግዚአብሔር አድርገን እኛ እርስ በርሳችን ከተጠናከርን የጠላት ኃይል እየደከመ የእኛ እንግዲህ እግዚአብሔር እየጠበቀ እንሄዳለን እላለሁ።
0: ጥሩ እናመሰግናለን። እንግዲህ አንተ ጋር የምንወያየው በተለይ ወጣቶችና ጎልማሶች ወይም ትልቅ ሰዎች በአጠቃላይ ያለውን ግንኙነት የማጠንከር ሁኔታ እንዴት ነው? በእስራኤል ሀገር የቋንቋም ችግር አለ። አንተም በትምህርት ዘርፍ የምትሰራበት ሁኔታ አለ፣ ሌሎችም እንቅስቃሴ ታደርጋለህ። እስኪ ከዚህ ያለን ሀሳብ ሰንዝርልን።
1: እንዲያው ብትፈቅድልኝ ሰጠይ፣ አርብ ዕለት የነበርኩበትን ያው እንደምታውቀው ትልቅ አባት ያበጀው ለልጅ በጀው እንደሚባለው እኔም አንተም ሌሎችም የስራ ባልደረቦች በመገናኙ አውታር ነው ብዙውን ጊዜ ለማህበረሰቡ የምናገለግል። ሀይል ያቢን የሚባለው የቴሌቪዥን ፕሮግራም አዘጋጅና አቅራቢ፣ አሁን እዚያ በፊትም የሬዲዮ ፕሮግራም አዘጋጅ ነበር። በሰማይ ነፍሱን ይማረው በ94 ዓመቱ ያው ከዚህ ዓለም ተለይቷል እና የቀብር ስነ ስርዓቱ አርብ ዕለት ነበር። በአጋጣሚ ያው ይህን ሰውዬ በ84 እንደመጣን እሱን ዳሊያ ማዞር፣ ዳኒ ፔር፣ ያዕቆብ አኺሜር፣ ዳን ሽሎን ለማየት በ9 ሰዓት ሩይ ኦላም ሩጫ ነበር እና በቀደም ዕለት ያው ከቀብሩ እጀ ተሳትፍ ያለው በአጋጣሚ የዜኛ ቅርብ ነው የታክቲክ ማና ሮሻይን የሚገኘው ግባታ ሽሎሻ ትባላለች እና የበሰማይ ነብቱን ይማረው ለማለት እና በመገናኛ አውታር የስንቱን ያህል የነበራቸው አገልግሎት ከ50 ዓመት በበላይ ሲያገለግል እና እኛም ደግሞ አንዳንዴ የተለየ ፈረንጅ ነው ሀበሻ ነው ማለቱ ሳይሆን እንዲህ ታዋቂ ሰዎች በሚሞቱ ጊዜ አብሮ መገኘቱ አስፈላጊ ነው ለማለት ነው። ነብሳቸውን ይማር እና ባመጣው ሁኔታ ሰጠኝ ወጣቶችና ሽማግሌዎች ወይ ጎልማሳዎችን አዛውንቶች እንዴት ማግባባት አንድ ላይ እንዴት መግባባት ይቻላል፣ እንዴት አብሮ አዋህዶ መሄድ ይቻላል ስንል እንግዲህ ከቤት ነው የሚጀመር። ከቤት ከእናት አባት፣ በተለይ ልጅን እናት ታስመርቀዋለች፣ እናት ታስረግመዋለች። አብዛኛውን እኛ ህፃኖች እያለን የእናታችን ጡት ጠብተን ስናድግ እናት ያላትን የምግብ የተለያዩ ንጥረ ነገሮችን አዘጋጅታ ከሆዷ ጀምራ እስከምናድግ ድረስ ስትመግበን፣ ይህን ደግሞ ለእናቲቱ የተለያየ ንጥረ ነገር እንድትፈጥር አባትየው
0: ካለን ጊዜ አንጻር እንግዲህ ካለን ጊዜ አንጻር አሁን
1: አባትየው በውጭ እየሰባሰበ እያመጣ እና የእናት አባት ሁለቱ የመታየት ያለባቸው በአንድ አመለካከት ነው እና ዛሬ ወጣት ሁነን ወይም ትላንትና ልጅ ሁነን ለወላጆቻችን የሰራ ነው መልካም ስራ እንደዚያው ዛሬ አዛውንቶችን ስናይ ትልቁ ነው የእድሜ ባለጸጋ ሆነው ወጣትነትና ጎረምሳዎች በነበሩ ጊዜ በእግራቸው ተራምደው በእጃቸው ጨብጠው የሚያመጡትን በማያገኙ ጊዜ እኛ በተለይ ለወላጆች በወጣት ደረጃም ያለነ በኩል ፍሬም ያለነ ለአዛውንቶቻችን ለወላጆች ትልቅ ትኩረትና ትልቅ አስተያየት ማድረግ ያስፈልጋል። አሁን ብዙውን ጊዜ ስታየው ሰጠኝ እናት አባት ልጁን በሚያዝ ጊዜ እናት አባት የሚልከውን ሳይሆን ሚስቱ የምትልከውን ተጣድፎ ለመስራት ከፍተኛ ጥረት ሲያደርግ፣ አባት እናት ግን በተናገረው ጊዜ ያነ ልጁ ጊዜ ባለው ጊዜ ብቻ ነው የሚሰራ እና ይሄን ስንመለከተው ከማን መጣን፣ ማን አሳደገን፣ ከዚህ ደረጃ ማን አደረሰን የሚለውን ተመልክተን በክብር ደረጃና ሲሆን እናረጋዋለን ባናረጋው ደግሞ ይሺ ብሎ መልካም ምላሽ መስጠቱ ለትላልቅ ላዛውንቶቹ ልጆቻቸውን በማክበር ልጆቻቸውን በመመረቅ ደረጃ ያላቸው ጉልበትና ኃይል ይሄ ነው ሰጠኝ።
0: አው እንግዲህ ጥሩ ነው ግን አሁን ልዩነት ብዙ ልዩነቶች አሉ እዚህ ሀገር ያው የቋንቋ ልዩነት አለ ባል ልዩነት አለ ወጣቶች ጥሩ ደረጃ ያደረሱም አሉ ያው ችግሮችም አሉ ግን ችግሮችን ልንፈታቸው ሙሉ በሙሉ ባንችልም ልናቃልላቸው ምንችልበት መንገዶች አሉ በመቀራረብ በተለይ በወጣቶችና በወላጆች በትልቅ ሰዎችና እነዚህንስ እንዴት ነው አንተ አሁን በፕሮጀክት ሎሚ ተሰራለህ ካለ ልምድ ወጣቶች እንቅስቃሴ ታያለህና እንዴት ነው
1: ይሄው ልሰጠኝ አሁንም እንደምትለው ልጅ ትምህርት የሚጀምረው ከቤቱ ነው ልጅ ትምህርት የሚመለከተው ከእናት አባቱ ነው በተለይ እናት አባቶቹ ካንድ ላይ ያሉም ሆነ እንዳ አንዳንዴ ያለ መግባባት ተፈጥሮ እንኳን ባልና ሚስቱ ባንድ ላይ በማይሆኑበት ጊዜ የሁለታቸውን የጋራ ጥቅም ወደ ኋላ ገለል አርገው ጥለው ወይም የግል ጥቅማቸውን ማለት ነው ለልጆች የሚሰጡት መልካም ምክር ወንድም ከሆነ ስለናቲቱ መጥፎ ነገር ባያወራ ወሴትም ከሆነች ደግሞ ስለባሏ መጥፎ ነገር ባታወራ ጥሩ ነው እኔ አሁን በዚህ በፕሮጀክት ሎሚ በመሰራበት በርግጥ ወላጆችን ካንድ ላይ በማሰባሰብ የልጆች መብት የቱን ያክል ነው ገደቡ ሴቱን ያክል ነው የኛ የወላጆች ደግሞ በትምርትም ሆነ በተለያየ የማበራዊ ዘርፉ የቱን ያክል ነው መብታችን የምንለውን ለማሳወቅ የተለያየ ባለሙያዎችን ያመጣነ ከፍተኛ አስተዋጽኦ ያደረግን እንገኛለን በዚህ አጋጣሚ በእውነት ለታታሪ ወላጆችና አባቶች ክብርና መስጋና ይገባቸዋል አብዛኛውን ጊዜ ስንመለከተው ለልጆች ሳይሆን ያለነ ጊዜ በማበራው ጉዳይ በደስታ በመከራ ባለው ከልጆች ይልቅ ቅድሚያ እንሰጣለን እንደዚህ አጀንዳ ግን ለሁሉም ፕሮግራም ካወጣነለት ለሁሉም በቂ ጊዜ አለ ስለዚህ ልጆችንም ደግሞ እኛ የምንመልሳቸው እንደኛ እንደወላጆች የምናደርጋቸው በመከር በመቆጣት ሳይሆን እኔ ልጅ ሳለው እንደዚህ ነበርኩ ለአባቴ እኔ ወጣት ሳለው በዚህ ደረጃ ሳገለግል ነበር እኔ እናት አባቶቼን በዚህ ሁኔታ ሳከብር ነበር ትምህርት ቤት በሚሰዱኝ ጊዜ የከብት ጥበቃ በማገለግለውች በትምህርት ቤት ሂጄ ለእናት አባቶቼ ጥሩ ውጤት ሳስገኝላቸው የነበራቸው ደስታ ከዛም አልፎ ደግሞ ትምህርት ጨርሰው ወደ ስራ የበቁ ወንድሞቻችን ታላላቅ ወንድሞቻችን ነበሩ የሚያደርጉት እገዛ አየከሌ ልጅማ አየከሌ ታልጅማ እየተባነነ የነበረ በማለት ልጆችን በእንደዚህ አይነት የሞራል ተስፋ በእንደዚህ አይነት የነቃተ ህሊናቸው ከፍ እንዲል ማበረታታት የኛ ፈንታ ነው
0: ማስተማር ባህላችን የነበርንበትን ያሳለፍ ነው ምናልባት ያሁኑን ልጆች አውቅ ይሆናል የጉዞውንም ሁኔታ እንዴት እንደነበርን ያሁኑን ኑሮ ብቻ ነው የሚያዩና ከዛ አንጻር እንደዚህ ነበርን ብለን ማስተማር ማሳወቅ ብንችል ደግሞ ልጆቹ የኛ ናሪያ እንዲወሱም
1: እንዲያውም ይገርማል ሰጠኝ አሁን በዚህ በፕሮጀክት ሎም ያለው አንደኛ ምጹያኑት ጎበዝ ተማሩ የሆኑትን ወደ ከፍተኛ ደረጃ ለማድረግ ዝቅተኛ ተማሪዎችን ደግሞ ከፍ ለማድረግ ሌላ ደግሞ ታሪክ ምን እንደሆነ ለምሳሌ እኔ ያንተ ወላጆቻችን ምን ነበሩ ከወላጆቻችን ውጭ ምን ሰርተዋል ምን ታሪክ ሰርተዋል በህይወታቸውስ ምን አሳልፈዋል የሚለውን ቲኡድ ወይም ደግሞ ራሳቸው የሄዱ ወላጆችን እየጠበቁ ማለት እየጠየቁ በቪዲዮ እየቀዱ እየጻፉ ይኸው ስድስተኛ መጽሐፍ እየወጣ ነው እና ባለፈው ሰኞና ማክሰኞም በግባት ካቪባ በሚባለው ወደ 200 ከዚያም በላይ በአገር አቀፍ ደረጃ ልጆችን ይዘን በመውጣት ደስ የሚል ዝግጅት ወሰሚናር ትምርታው ነበር ሰጠኝ።
0: ስለዚህ ሰፋ አድርገን ስለመጻፍቱም መነጋገርበት ነው። ጥሩ ነው። ቀጥሉ እንዳልን በጣም እናመሰግናለን። ጊዜው ገደበን። መልካም ምሽት።
1: እኔም በጣም አመሰግናለሁ ሰጠኝና መከባበሩና መተባበሩ አስፈልጋይ ነው። መልካም ጊዜ እንዲሆንልን እመኛለሁ። አመሰግናለሁ ሰጠኝ።
0: እናመሰግናለን። እሺ መልካም ምሽት። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን። በፕሮግራማችን ለተሳተፉት በሙሉ በጣም ነው እናመሰግን። ላዳመጣችሁንም ለቴክኒክ ባለሙያችን ዛፈር ሳሌምም እናመሰግናለን። ነገ ጧት 6 ሰዓት እንጠብቃችኋለን። የቀረን የማስታወቂያ ጊዜ ነው። እንድትከታተሉን እንጋብዛለን።